0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ እለቱን ደብረያን ዘመን አቆጣጠር ካፍኸይ በትሽሬ ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 6 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ማክሰኞ መስከረም 26 ቀን 2019 ዓመተ ምህረት ነው የቴክኒክ ባለሙያችን ናቲ ብላንኬት የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ እንግዲህ አለን የሰዓቱን ዜና የጋዜጦችና ወቅታዊ ዘገባ ቃለ ምልልስ ማህበረሰብ የተመለከቱ ጉዳዮች ላይ እንወያያለን አሁን የሰዓቱን ዜና እናስቀድም በቅድሚያም አርዕስተ ዜና የእስራኤል የጸጥታ ባለሙያዎች በፍላይ ዱባይ አውሮፕላን ብረራ ሊያጋጭ ሊከሰክስ የነበረውን የኦማን ፓይለት ምርመራ ላይ የተባበሩት አረብ ኤምሬቶች ውስጥ እየተሳተፉ ናቸው። ጦርነቱ ሶስተኛ ዓመቱን በአጠናቀቀበት ወቅት አራን ማህበር መረጃዎችን በእስራኤል ማህበረሰብ ውስጥ ያለውን የአእምሮ ጤና ቀውስን ስፋት ያለው መሆኑን ገለጸ። የአሜሪካ ፕሬዝዳንት ትራምፕ በፍላይ ዱባይ ብራ ላይ በተፈጸመ ጥቃት ጀርባ ኢራን እንዳለችበት አምናለሁ አሉ። የካን ዜና ምርመራ በእስራኤል አቪዮሽን የደህንነት ጥበቃን በተመለከተ ከባድ የጥቅም ግጭት ያለ መሆኑ ተገለጸ። የፖሊስ ሰራዊት ህግ አስከባሪ ፖሊሶች ምርመራ ክፍል ማሃሽ ትናንት አምስት ፖሊሶች በጥፋተኝነት አንድ ሰው ከህግ ውጭ ጠልፈው ደብድበውታል በሚል ተጠርጥረው በቁጥጥር ስር ዋሉ። የአየር ጸባይ ሁኔታም የሙቀቱ መጠን ቀዝቃዛማ ይሆናል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ጦርነቱ ሶስተኛ ዓመቱን ባጠናቀቀበት ወቅት አራን ማህበር በመረጃዎች በእስራኤል ማህበረሰብ ውስጥ ያለውን የአእምሮ ጤና ቀውስ ስፋት እንዳለው ዘግቧል። ይህንን ከዜና ቆይታ በኋላ በሰፊው እንመለከተዋለን። የእስራኤል የመረጃ ድርጅት ሻባክ አባላትና የጸጥታ ባለሙያዎች ተወካዮች ጨምሮ የእስራኤል የጸጥታ ባለሙያዎች ባለፈው ሳምንት በፍላይ ዱባይ አውሮፕላን በረራ ሊያጋጭ አቅዶ የነበረውን የኦማን አውሮፕላን አብራሪ ፓይለት አሸባሪ ሐማም አልሐማሚ ምርመራ ለመሳተፍ ወደ ተባበሩት አረብ ኤምሬቶች በረሩ። ይህንንም ዜና የዘገበው ጋዜጠኛ ኢታይ ብሎምንታል ነው። በተያያዘም የካን ዜና ምርመራ በእስራኤል አቪዮሽን የጸጥታ ላይ ከባድ የጥቅም ግጭት ሊኖር እንደሚችል አመለከተ። የደህንነት ዘጋቢያችን ብሎምንታል በተደረገ ምርመራ መሰረት በትራንስፖርት ሚኒስቴር የአቪዮሽን የጸጥታ የስራ አስፈጻሚ ቢሮ ኃላፊ የሆኑት ዲቪር ሩቢንሽታይን ከስራቸው ጎን ለጎን የራሳቸውን የግል ኩባንያም ያስተዳደሩ እንደነበረ ታውቋል። ይህ ኩባንያ ቁጥጥር በሚያደርግባቸው የውጭ የአየር ማረፊያዎችም እንደ ፍላይ ዱባይ እና የኤምሬትስ ያሉትን ጨምሮ ክፍያ የሚያስከፍል የስልጠናም አገልግሎት ይሰጥ ነበረ። በምርመራ መሰረት ሩቢንሽታይን በእስራኤል ማረፊያ ወቅት የተፈቀደላቸው የጸጥታ ኩባንያዎች የመቅጠር ግዴታ ከሚያስቀርላቸው የግል አውሮፕላን ባለቤቶች ለግል ጥቅማጥቅሞች በሺዎች የሚቆጠሩ ዶላሮች ወስደዋል ተብለዋል ተጠርጥረዋል። ከትራንስፖርት ሚኒስተርና ከዲቪር ሩቢንሽታይን በኩል እስካሁን የተሰጠ ምላሽ የለም። ፕሬዚዳንት ትራምፕ በፍላይ ዱባይ የአውሮፕላን በረራ ላይ በተፈጸመ ጥቃት ሙከራ ጀርባ ኢራን እጇ እንዳለበት አምናለሁ አሉ። ትራምፕ አክለውም አሜሪካውያን በቦምብ ጣይ አውሮፕላኖችን
ከብርታንያ እንዲወጡ ያደረጉት ስጋቶች ከኢራን ጋር የተያያዘ መሆኑን ገልጸዋል። ኢራናውያን የጥቃት ድሮኖች ወደ ብርታንያ ግዛት ካስገቡ ከፍተኛ ቅጣት ይጠብቃቸዋል ሲሉ አስጠንቅቀዋል። ይሁን እንጂ የአሜሪካን ፕሬዚዳንት በዋይት ሃውስ ቤተ መንግስት ውጭ ለሚገኙ ለጋዜጠኞች እንደገለጹት ከኢራናውያን ጋር ቀጥተኛ ውይይቶች ማድረግ እንደሚፈልጉ ሁልጊዜም ይገልጻሉ። እንደ እርሳቸው ገለጻ ጂግ ብዙ መጠን ያለው የነዳጅ ዘይት ከሆርሙዝ ባህር ወሽመጥ ይወጣል። ነገር ግን በጦርነት ምክንያት የናፍጣ ማጣሪያዎችም አሁን እጥረት አለ። ይህንን የገለጹት ቃል ዘጋቢያችን ሂስኬል ኮርንበርግ ነው። የሻባክ የእስራኤል የአገር ውስጥ የመረጃ ድርጅት ኃላፊ ህግ የሚጥሱ ይሁዳውያን ያለ ክስ እንዲታሰሩ ጥያቄ እንደሚያቀርቡ ገለጹ። ሲቀጥል ደግሞ እሳቸው እንደተናገሩት ከጥቅምት 7 ቀን ወደ እስራኤል ሰርጎ የገቡ 4000 አሸባሪዎች ተደምስሰዋል። ከነሱም መካከል 2000 ቀርተዋል። የፖሊስ አባላት ምርመራም ትናንት 5 ፖሊሶች በጥርጥር ስር ከክልል በቁጥጥር ስር ውለዋል። ፖሊሶች በህገ መንገድ ሰው በመጥለፍ በመደብደብ በማሰቃየት እናም ደብድበው ደግሞ ከአንድ ባዶ ቦታ አካባቢ ጥለውት ሂደዋል በሚል ድርጊት ተጠርጥረዋል። ፖሊሶች እንደ ጥርጣሬው ከሆነ ፖሊሶች በኢላት ወደሚገኝ አንድ የመዝናኛ ስፍራ ክለብ የሄዱት በአካባቢው የሚገኝ አንድ ጥርጣሬ ያለበት ሰው አንዲት ሴት ላይ ውስባዊ ትንኮሳ ፈጽሟል በሚል ቅሬታ ቀርቦባቸው ነበረ። ፖሊሶቹ ዜጋ በእጅ ሰንሰለት በካቴና አስረው ወደ አንድ ቦታ በመውሰድ እየደበደቡትና ከባድ ጉዳት አድርሰውበታል በሚል ተጠርጥረዋል። ከዛም ተጠርጣሪው በዛ ቦታ ጥለውት ሂደዋል። 5 ፖሊሶች እስከ ሐሙስ ድረስ ቤት ውስጥ እንዲቆዩ ፍርድ ቤት ወስኗል። የሐረዲም ሃይማኖት ይሁዳውያን አጥባቂዎችን ተቃዋሚዎቹ በወታደራዊ አገልግሎትም አልዘምትም ያለ ግለሰብ ለመያዝ በሞዲን ከተማ የተደረገን ሙከራ ለማክሸፍ ሁከት ፈጠሩ። በመቶዎቹ የሚቆጠሩ የሐረዲም ወጣቶች ትናንት ማታ ከወታደራዊ ግዴታ ሸሽቶ ተደብቆ በነበረው ሰው ቤት መግቢያ በር ላይ ተሰብስበው ነበረም። ወደ ህንፃው መግቢያ በር ገብተው በነበሩበት እነሱም ከፖሊሶች ጋር ግጭት ሁከት ተፈጥሮ ነበረም። ከወታደራዊ ግዴታ ሸሽቶ የነበረው ግለሰብ ተለቋል። የአውሮፓ ፓርላማ አባል ሪማም ሐሳን ጥቅምት 7 ቀን የተሰዉ የመታሰቢያ ኤግዚቢሽን ላይ የእስራኤልና የአውሮፓ ህብረት ሰንደቅ ዓላማዎችን አበላሸች። ከፈረንሳይ እጅግ የግራ ዘመም ፓርላማ አባል የሆነችው ይህች ሴት በኤግዚቢሽን ላይ ሰንደቅ ዓላማዎችን ስትጥል፣ ስትረግጥ፣ ስትጎዳም ታይቷል። ከብዙ ሀገሮች የመጡ የአውሮፓ ፓርላማ አባላት ድርጊቱ ያወገዙ ሲሆን ይህም ጸረ ሰሜናዊነት ለይሁዲ ጥላቻ መሆኑን ገልጸዋል። ይህንን የዘገበው ዶቭ ጊላር ነው። የአየር ጸባይ ትንበያ የሙቀቱ መጠን በትንሹ ከትናንት ዛሬ ቀዝቃዛ ይሆናል። በአብዛኛው በደቡብና በምስራቅ አካባቢዎች እንዲሁም በሰሜንና በባህር ዳርቻ አካባቢ አልፎ አልፎ ይዘንባል ተብሎ ይጠበቃል። ነገሮ ደግሞ በትንሹ የሙቀቱ መጠን ይጨምር ይሆናል የሚል ግምት አለ። ሐሙስ ዕለት ደግሞ የሙቀቱ መጠን ከሰነበተው
ይጨምራል የሚል ግምት አለ። ሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 23 ዲግሪ ሴንቲግሬድ ይሆናል። ቴል አቪቭ ከተማና አካባቢዋ 27፣ ሃይፋ ከተማና አካባቢዋ 26፣ ቤርሺባ ከተማና አካባቢዋ 8፣ በኢላት ከተማና አካባቢዋ 31 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ። ሙዚቃ ነው።

የተከበራችሁ አድማጮች በድጋሚ ጤና ይስጥልን፣ እንደምን አደራችሁ፣ መልካም ቀን ይሁንልን። የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮችን እንዘግባለን። ማሪብ፣ ይስራኤል ሃዮም፣ ይዲዮት ሃሮኖት፣ ሃሬጽ የተሰኙ አራት ጋዜጦች እንደዘገቡት ሁሉም በትናንትናው ዕለት በእስራኤል መንግስታዊ ኦክቶበር 7 2023 ዓመተ ምህረት ጋዛ ሰርጥ ድንበር ጥሰው የገቡ አሸባሪዎች በእስራኤላውያን ላይ የፈጸሙት ከባድ የሽብር ጥቃት በተመለከተ መንግስታዊ የመታሰቢያ ስነ ስርዓቶች ተካሂደዋል። በጣም በብዙ ሺዎች የሚቆጠሩ እስራኤላውያን ዜጎች፣ ወታደሮች፣ ፖሊሶች ተሰውተዋል። ነፍሳቸውን ይማር። በትናንት መንግስታዊ የመታሰቢያ ስነ ስርዓት ሲታስቧልና የብሔራዊ የመታሰቢያ ስነ ስርዓት የሽብር ጥቃትም የተፈጸመበት መቼ ነው? ቅዳሜ ሰንበት ከሶስት ዓመት በፊት ቅዳሜ ጧት ልክ 6 ሰዓት ከ29 ደቂቃ ላይ ነበረ ድንበር ጥሰው የገቡት። በዛን ጊዜ ይሄ ትልቅ ጉዳት በእስራኤል ሕዝብ ያስከተለው የሽብር ጥቃትን የሐዘን መግለጫ ለመሆን ብሔራዊ ሰንደቅ ዓላማ ትናንት ጠዋት ልክ 6 ሰዓት ከ29 ደቂቃ ሲሆን ብሔራዊ ሰንደቅ ዓላማ ከማማ ወርዶ በግማሽ እንዲያውለበልብ ተደርጓል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በመታሰቢያው መንግስታዊ የመታሰቢያ ስነ ስርዓት ላይ ተገኝተው ንግግር አድርገዋል። እሳቸው ባደረጉት ንግግር የሐማስን ጨካኝ ሽብር ፈጣሪ ድርጅት እንደመስዋለን ካሉ በኋላ እኛን ለማጥቃት እኛን ለማጥፋት ለሚነሳ ማንኛውም አካል ማንኛውም ሽብር ፈጣሪ ባለን ጠንካራ ብረት እጃችን ምላሹን ከባድ አጸፋ እርምጃ እንወስዳለን። ድባቅ እናደርጋቸዋለን፣ እናጠፋቸዋለን ብለዋል። በዚህ ዙሪያ የሚል ሰፊ ዘገባ ነው ያሉት በማሪብ ዕለታዊ ጋዜጣ። ሲቀጥል ደግሞ ካን ሀዳሾት ካን ዜና ባቀረበው ዘገባ ላይ በእውነትም አራን የተሰኘው በጎ አድራጊ ድርጅት ባወጣው ዘገባ ከጥቅምት 7 አንስቶ ባለፉት 3 በእስራኤል ህብረተሰብ ተጨባጭ ሁኔታ ጤንነታቸው በተመለከተ የሚያሳይ ዘገባ አውጥተዋል። ከችግር የጤና መጓደል እርዱን የሚሉ ጥሪዎቹም 21829 የሚሆኑ ራስን የማጥፋት ይዘት ያላቸው ሀሳቦችን ወይም አላማዎችን ጨምሮ ነበሩበት የቀረበው። በጠቅላላ የእስራኤል ማህበረሰብ ውስጥ ስለ ብቸኝነት የሚቀርቡ ጥያቄዎች የምጣኔ ያለው ሁኔታ ከጦርነቱ የመጀመሪያ ዓመት በነበረበት ወደ 28 በመቶ በሶስተኛው ዓመት ደግሞ ወደ 41 በመቶዎች ቁጥሩ ከፍ ብሏል። በወጣቶችና በጉርምስና እድሜ ላይ ባሉ ወጣቶች መካከል ራስን የማጥፋት ይዘት ያላቸው ጥያቄዎች፣ ሀሳቦች፣ ዓላማዎች ወይም ድርጊቶች በሶስቱ የጦርነቱ ዓመታት ውስጥ ከመጀመሪያ ዓመት በነበረበት 2.6 በመቶ በሶስተኛው ዓመት ደግሞ ወደ 4.4 በመቶ በጨመረበት በጽፍ
ማለት ይቻላል አድጓል። በወንዶችና ሴቶች ወታደሮች መካከል ከጾታዊ ጥቃት ጋር የተያያዙ ጥያቄዎች ከአምስት በመቶ ወደ አስር በመቶ በሁለተኛ ዓመት አድጎ ነበረ። ክስተቱ ከጦርነት ጀምሮ በሶስተኛው ዓመትም ከጠቅላላ ጥያቄዎቹ ስምንት በመቶም ደርሶ ነበረ ይላል በዘገባው መሰረት። የአራን ዋና ስራ አስፈጻሚ የሆኑት ዳቪድ ኮሬን እንዲህ ብለዋል። የሶስቱ ዓመታት የጦርነት ከባድና ቀጣይነት ያለው እውነታ ፈጥሮብናል። በእኛ ፊት ከእያንዳንዱ ጥያቄ ጀርባ ደግሞ ህመም፣ መጥፋትን፣ ስጋትን፣ ብቸኝነትን ወይም ድካም እና አንዳንዴ ደግሞ ከእነዚህ ውስጥ ብዙዎችን በአንድ ላይ የሚቋቋም ሰው አለን። በዚህ እውነታ ውስጥ ለእያንዳንዱ ጥያቄዎች ሀሳብ የሚከፈልበት አሳቢ ጀሮ የሚያገኝበትና ችግሩን ብቻውን መሸከም እንደማይጠበቅበት ድጋፍ፣ እርዳታ የሚያስፈልገው አስተማማኝ የሆነ እርዳታ የተጎዱ ሰዎችን ሁሉ በዚህ ክፉ ጦርነት የተጎዱ ሰዎች ሁሉ በአካል የቆሰሉ ሰዎችን እንዲሁም ደግሞ በዚህ በስጋትና በእንትን በአእምሮ መረበሽ ሁኔታ ላጋጠማቸው ዜጎቻችን አስፈላጊን ድጋፍና እርዳታ ያስፈልጋቸዋል ይላሉ ዶክተር ሽሪ ዳንኤልስ። የአራን አገር አቀፍ የሙያ ኃላፊ እንዲህ ብለዋል። የአራን መረጃዎች የሚያስታውሱት በተለይም በዕለት ተዕለት የህይወት ቅዠት ውስጥ ችግር ያለበት ሰው ማየት፣ የመቸገር ምልክቶችን መለየት፣ ስጋት በሚፈጠርበትን ጊዜ ስለ ራስን ማጥፋት በቀጥታ መጠየቅና ማዳመጥ፣ ከመባባሱ በፊት እየገዛ እንክብካቤ ያስፈልገዋል የሚል ምክር አለ። በሰይፍ ጦርነት ከጀመረበት ሶስት ዓመታት መሙላቱን አስመልክቶ በጥቁሩ ቅዳሜ ይለዋል። በጥቅምት ሰባት የአእምሮ የመጀመሪያ እርዳታ ማህበር የሆነው አራን ማህበር በቀን 24 ሰዓታት በሳምንት 7 ቀናት በስልክና በኢንተርኔት በሚያስተዳድራቸው የእርዳታ ማዕከላት ላይ የደረሰው ጥያቄዎች መረጃ ይፋ አድርጓል። መረጃዎቹ ከሁሉም ህብረተሰብ ክፍሎች፣ ከሁሉም የእድሜ ክልሎችና ከመላ ሀገሪቱ ወደ እርዳታ መስመሮች ላይ የሚመጡትን ችግሮችን ያንጸባርቃል ነው የሚለው። በሶስቱ ጦርነት ዓመታት ውስጥ በአራን 928,911 ጥያቄዎች እርዱኝ ጥያቄዎች ደርሷል ለማዕከሉ። በመጀመሪያ ዓመት 316,514፣ በሁለተኛው ዓመት 320,486 እና በሦስተኛው ዓመት ደግሞ 291,911 ደርሷል። በሦስተኛው ዓመት መጠነኛ መቀነስ ቢታይም የእርዱኝ ጥያቄ ብዛት በወቅቱ በሙሉ ከፍተኛ ሆኖ እንደቀጠለ ነው ይላል። ከጠቅላላ ጥያቄዎቹ ውስጥ 1829 የሚሆኑ ራስን የማጥፋትን ይዘት ያላቸው ሀሳቦች፣ አላማዎች፣ ድርጊቶች ነበሩ። በሶስቱ ዓመታት ውስጥ ደግሞ ያላቸው አማካይ ምጣኔ 2.35 በመቶ ነበረ። አራን በሶስተኛው ዓመትም ቢሆን መጠናቸው ከጦርነት በፊት ከነበረው ከጠቅላላው ጥያቄዎቹ 3 በመቶ አካባቢ ከነበረው ያነሰ እንደነበረ ዘግቧል። ይበንዲ እንዳለ ሌሎች ጋዜጦች የተመለከቱት በስፋት በዚሁ በመንግስታዊ የሙታን መታሰቢያ ስነ ስርዓት ጋር በተያያዘ በአዛ ግንባር በእስራኤል አስተዳደር ግዛት ውስጥ የሚገኝ የእስራኤል መከላከያ ሰራዊት የደህንነት ጥበቃ
የወታደሮችን በብዛት ያለማዝመት ለውትድርና እየሰራ አይደለም። በዚህ በተጋለጡ አካባቢ የሚገኝ መከላከያ ሰራዊት ጦር መሳሪያዎቹ ወታደሮችም ለመጠለፍ የተጋለጡ ናቸው በሚል በተለይ በአዛ በኩል አሸባሪዎቹ ወታደር ለመጥለፍ ይጠልፋሉ የሚል ስጋት አለ ከሚል አንጻር በዚህ ዙሪያ ላይ የዘገባ እንደሚያሳየው ከሆነ በዛ አካባቢ ያሉ ጦር ሰፈሮች ወታደራዊ ታንኮች ወታደሮችም ቢሆን ለመከላከል ለጥቃት ለመከላከል በቂ ስራ አልተሰራም የሚል የእስራኤል ካቢኔ ደህንነት በዚህ ጉዳይ ደግሞ የተዋየበት መሆኑንና እንዲያውም ወደፊትም የከፋ ያልተጠበቀ ጥቃት የሽብር ጥቃት እንዳይደርስ ከወዲሁ የሚታሰብበት ጉዳይ መሆኑን በጉዳዩ ተማክሮበታል ይላል እስራኤል ሃዮም የተሰኘው ጋዜጣ። ሌላኛው ከዚህ ከጥቅምት 7 የሽብር ጥቃት ጋር በተያያዘ አሁን የሙታን የመታሰቢያ ተቋምን ማን ነው የሚያስተዳድረው የሚል ጥያቄ ያቀርባል። ይህ የመታሰቢያ ተቋም የሚያቋቁመው የሚያስተዳድረው ማን ነው? መንግስት ወይስ ራሳቸው ለዚህ በሰዋትነት የተሰዉ ቤተሰቦች ራሳቸው ይሆን የሚል በዚህ ዙሪያ መፍትሄ እስካሁን አልተሰጠለትም ነው የሚለው እስራኤል ሃዮም ዕለታዊ ጋዜጣ። ሌላው የአውሮፓ ሀገራት እስካሁን እስራኤል ቅርብ ወዳጆች የነበሩት እንደ እንግሊዝና እንደ ሆላንድ የመሳሰሉ በእስራኤል ላይ ማዕቀብ የኢኮኖሚ ማዕቀብ ጥለዋል። እነዚህ ያው የሚጥሉት የኢኮኖሚ ማዕቀብ በተለይ በይሁዳና ሰማርያ የሰፈሩ ይሁዳውያን የሚመረቱ ምርቶችን ወደ ሀገራቸው እየሸመቱ ላለማስገባት በዚህም ዜጎቻቸው ደግሞ እነዚህ ቀበሌዎች የሚመረቱ የተለያዩ ቁሳቁሶች የተለያዩ ምርቶችን ከገስተው በሀገሩ በሀገራቸው ገበያ ላይ ለማቅረብ የሚሞክሩ ዜጎች ላይ በከባድ ቅጣት እንደሚጠብቃቸው ነው ህግ እያጸደቀ ያለው። የምጎጂ የሆነ ክስተት መሆኑን ነው እስራኤል ሃዮም ጋዜጣ የዘገበው በተቀዳሚ ገጽ ላይ። ሌላኛው ስን ወደ የዲዮት አሃሮኖት ጋዜጣ ስንመለከት እነሆ ያከባድ የቅዳሜ ሰንበት የጥቅምት 7 2023 ዓመተ ምህረት የሽብር ጥቃትም 3 ዓመትን አስቆጠረና በትናንትናው ዕለት መንግስታዊ ብሔራዊ የመታሰቢያ ስነ ስርዓት ተካሂዷል እና በዚህ ላይ ያው ፎቶግራፍም ያዘንተኛ የወታደር ወላጆች የፎቶ የሟቹን የተሰዋው ወታደሮች ፎቶግራፍ ያሳያሉ። ይሄ ነፍሳቸውን ይማር። በዚህ ላይ የሁሉም በሐዘን ያሰበበት በህሊናም በጸሎት በትናንትናው ዕለት ህዝብላው እስራኤል ህዝብ ሲያስብ ሙታን ሲያስብ ያለበት ቀን መሆኑን ይገልጻል። የምሉይም ተጠባባቂ ውትድርና የሚያገለግሉ ምሉይኒኪም ህይወታቸውን ለአደጋ እያጋለጡ አሁንም ቢሆን ምንም ሳይሉ ለሀገር ዳር ድንበር ጥበቃ በሚል ወደ ውትድርና አገልግሎት ይመለሳሉ ይላሉ። እነዚህ ምርጥ ልጆች ምንም መደበኛ የውትድ የሶስት ዓመት ወታደራዊ አገልግሎት ከፈጸሙ በኋላ እድሜያቸውም ያለ እነሱም ደግሞ በተጠባባቂነት ደግሞ ያው አስተዋጽኦ እያበረክቱ ነው። ለአገር ዳር ድንበር እየዘመቱ በማገልገል ላይ እንደሚገኙ ነው የዲዮት አሮኖት ጋዜጣ የተመለከተው።
ሌላው የሻባክ የአገር ውስጥ የመረጃ ድርጅት ኃላፊ የሆኑት የሚሉት ምንድን ነው? ሳቸው ዚኒ እንደሚሉት ከሆነ ህግን የሚጥሱ በተለይ በይሁዳና ሰማርያ ቀበሎች አካባቢ ህግን የሚጥሱ ይሁዳያን እነሱም ፍርድ ቤትም ቀረቡም አልቀረቡም ለህግ ተገዥዎች መሆን አለባቸውና እነዚሁ ይሁዳያን ስነ ስርዓት የሚደፈርሱ ህግን የሚጥሱ ይሁዳያን ማስ ይታሰራሉ። እሳቸው ፍርድ ቤት ሳይቀርቡ በአስተዳደራዊ እርምጃ እንዲታሰሩ እጠይቃለሁ ማለታቸው ነው። የዲዮ ታሮኑት ጋዜጣ በዚህ ዙሪያ የተመለከተው አንድ የባሪላን ዩኒቨርሲቲ አስተማሪ ፕሮፌሰር የሂሳብ አስተማሪ ፕሮፌሰር ተወነጀለ። የተወነጀለበት ምክንያት ምንድን ነው? በአረቦች ላይ ጥቃት ለመፈጸም ፕሮግራም እግድ ነበረው ተብሎ ተጠርጥሮ በፖሊስ ቁጥጥር ስር ውሏል። እና የሂሳብ አስተማሪ ፕሮፌሰር ይህንን በተመለከተ ፕሮግራሙ እንዴት አድርጎ አረቦችን ለማጥቃት የነበረው ፕሮግራም ሁሉም ለህግ አስከባሪዎችም ቀርቧል እና እሱ የባሪላን ዩኒቨርሲቲ አስተማሪ መሆኑን ነው የኢዲዮ ታሮኑት ጋዜጣ በተቀዳሚ ገጹ ላይ ዘገበው። ሌላው ደግሞ ብሪታንያ እንግሊዝ ደግሞ በሀገሪቷ የሚያገለግሉ የእስራኤላውያን ዲፕሎማቲክ እነሱ ወደ 27 የሚሆኑ እስራኤላውያን ዲፕሎማቶችን ከሀገሪቱ ውጭ ለማባረር ብሪታንያ እየዛተች እየፎከረች ነው። እንደዚህ አይነት የዲፕሎማሲያዊ ግንኙነት በሀገራት መካከል ያለ የነበረ ሲሆን ያለ አሁን ደግሞ እንደ እንግሊዝ ደግሞ ቢያንስ ወደ 27 የሚሆኑ እስራኤላውያን ዲፕሎማቶች እናባራለን እያሉ ናቸው የሚል ዘገባ የዲዮ ታሮኑት ጋዜጣ ያሳያል። ሌላኛው ሀሬጽ የሰኘው ጋዜጣ ደግሞ የሀገር ዳር ድንበር ጥበቃ በተመለከተ ስህተቱ ካሁን ቀደም የነበረው ስህተት አልታረምም አሁንም እንዳለ ነው፣ በቀጣይነትም ተመሳሳይ የሽብር ጥቃት ሊደርስ ይችላል የሚል ትንቢያ እንዳለ ይኸው ጋዜጣ ተመልክቷል። ሌላው የእስራኤል መከላከያ ሰራዊት ይላል ፍልስጤማውያን የወይራ ፍሬ እንዳይለቅሙ ይከላከላል። እንዴ ለምን ይላል? ለፍልስጤማውያን ድጋፍ ለፍልስጤማውያን አርሶ አደሮች ድጋፍ የሚያደርጉ እስራኤላውያን የግራ ዘመም እስራኤላውያን በእርሻ ቦታ ላይ ለፍልስጤሞች እርዳታ ለማገዝ በሚል ወይራ ፍሬ እንዲለቅሙ ማድረግ እስራኤላውያን የዚህ የግራ ዘመም እስራኤላውያን አብሯቸው ከተገኙ አይ ለፍልስጤማውያን ያው የወይራ ፍሬ እንዳይለቅሙ እናግዳለን ይላል። ይህም ያለው ምንድን ነው? የእስራኤል መከላከያ ሰራዊት እስራኤላውያንን ተንቀሳቃሾች የግራ ክንፍ የፍልስጤም ደጋፊዎችን እነሱን ለማገድ ነው ይላል ሀሬት ለታይ ጋዜጣ። እንግዲህ ከብዙ በጥቂቱ የጋዜጦች አምድ ዘገባ የስከዚሁ ነው። አንድ ሙዚቃ ነው።

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ከእድሜ ባለጸጎች መካከል ካቶ ስጦታው ብሩ ጋር ቀጣዩን ቃለ ምልልስን እናካዳለን። በአናነት እንሆ በትናንትናው ዕለት መንግስታዊ ብሔራዊ የመታሰቢያ ስነ ስርዓት ተካሂዶ ነበር። ከሶስት አመት በፊት ጥቅምት 7 በተፈጸመው ከባድ የሽብር ጥቃትን የሙታን መታሰቢያ ስነ ስርዓት ነው የተካሄደውና እንዲያው በማህበረሰባችን የእድሜ ባለጸጎች በዚህ ላይ አስተያየታቸው ምን ይመስላል? አቶ ስጦታው ብሩ ጤና ይስጥልን እንደምን አደሩ?
1: እግዚአብሔር ይመስገን ደህና አደራችሁ።
0: እግዚአብሔር ይመስገን ደህና ነን። እንግዲህ ሬዲዮም ቴሌቪዥን ትከታተላላችሁ። በሀገራችን ተጨባጭ ሁኔታ እንግዲህ ከእርሶ ጋር የምንነጋገረው በትናንት የነበረው መንግስታዊ መታሰቢያ ስነ ስርዓትን በተመለከተ እንዲያው እንዴት ነው ያለዎት አስተያየት?
1: ቱዳራባ እግዚአብሔር በዚህ ሬዲዮ አስተላላፎች ደግሞ በጣም አመሰግናለሁ። ትላንትና የጀመሩት ያው ስተነገር ወብ ድረስ ነው መሰለኝ። የሚያሳዝን ነው፣ ያሳዝናል፣ በጣም ያሳዝናል በእውነት። ብዙ ወጣቶች ትላንትን ሲነጋገሩ ሰምቻለሁኝ። ያው ቁስላቸውን አዘናቸውን እየገለጡ ኦክተም ፔርሰባ የዛን ጊዜ በቅዳሜ ቀን በሲምኻት ቶራ ያው የወረደው ጉድ መቼም እግዚአብሔር ትልቅ ጠባሳ ነው ጥሎ የሄደ ለእስራኤል። ግን ይሻያው አንድ ነገር፣ ህዝብ ይህ ነገር እንደሚመጣ ምን ይመጣ ይሆን ጌታ ህዝቦ እያለ ናታንያው እንደተመረጠ ያ የወረደ ሽቢታ በቅዳሜ ቀን ምን ይመጣ ይሆን እያለ እንዳለው እንደገመተው መሆኑ

0: በእርግጥ አንጀታቸው ልጆቻቸው ልጆችም ቢሆኑ ሁላው ልጆች ናቸው። ለእናት ሀገራቸው የተጨፋጨፉ ሳያስቡት ከባፊት ላይ ታፍነው እየተዋጉ ጥይት አልቆባቸው እንደምንሰማው አዲር ቦጋለ ጥይት አልቆባቸው ነው ጥይት አቀብሉ ይስጡኝ ይያለ ያን ያህል ሽጦር መከበቡን አላወቁም። ባደኞቹ ሁሉም በዛው ተቀወሱም ጥይት ሲያልቀበት ብዙ ጠላቱን ጥሎ ነው የሞተ።
1: አዲር ወታደር አዲር
0: አዲር ቦጋለ
1: ሸቱ
0: ሸቱ ከና ብዙዎችም ኋላ ደግሞ ለእናት ሀገራቸው ውጡ ዝመቱ ተብለው ባዛ ጠላት ጋር እየተፋለሙ ግንባር ለግንባር እየተዋጉ ነው የሞቱ። አሳዝንም በእውነት እነዚህ ተዋግተው ነው የሞቱ። ለእናት ሀገራቸው ነው አጥንታቸውን የከሰከሱ ደማቸውን ያፈሰሱ። እግዚአብሔር የእስራኤል አምላክ ነፍሳቸውን ይማር።
1: አሜን። አሁን አቶስቶታው አሁን እሱ በእውነት ሁሉም ወላጅ ያሳዝናል በጣም። ለሁላችን ምርጥ ልጆች ናቸው። ሀገር ዳር ድንበር በውጊያ ላይ እያሉ የተሰዉ ነፍሳቸውን ይማርና ቅድም ያሉት ምንድን ነው ለዚህ ለጥቅምት ሰባት በቅዳሜ ሰንበት ላይ የደረሰው የሽብር ጥቃት ቅዳሜ ሰንበት የመሻር ጋር ብለዋል። አሁን ግን እኮ ከዛ በፊትም በቅዳሜ ሰንበት እኮ ጸሎት እያደረሱ ይሁዳን ከጸሎት ቤት እየገቡ የሽብር ጥቃት የፈጸሙበት ጊዜ ነበረ። በርግጥ ከዚህ ሁሉ ከባዱ ጥቃት ጥቅምት ሰባቱ ነው እና እንደርሱ አባባል ቅዳሜ ሰንበትን ማክበር መሻር አስፈላጊ አይደለም ቅዳሜ ሰንበትን እናክብር መሰለኛ ያሉት።
0: በርግጥ ጸሎት ቤት እየገቡ 78 ሰው ገለዋለኝ ብለዋል። እየተሾለኩ ገብተው ነው። ይሄ ግን እስራኤል ወታደር እስራኤል ሻፓክ ሞስታድ ሀጥር ላይ ዝንብ ስትቀመጥ ያውቃሉ። አይጥም ብትሾለከሉክ ያውቃሉ። ያዛ መሐበሊም ራሳቸውን ሩዝ በልተው እንዱ ወይም ሌላ ምግብ በልተው እንዱ ይህን ሁሉ ጠንቅቀው የሚያውቁ ጎበዞች እንዴት በይፋ በካፍካነ በነጠላ ጫማ ገብቶ ሲወረር አገሩ ይህ በአንድ ገጥ የእግዚአብሔር ቁጣ ነው የሚለው ህዝቡ። እግዚአብሔር ሲቆጣ ነው ይህን ነገር ያደረገ። እግዚአብሔር ይህን የመሰለ ጀግና ይህን የመሰለ ጦር እያለ አደንዝዞት ይው ቀጥቶ ፈተና ነው የሰጠው ነው የሚሉ ብዙዎች ደግሞ ለምን በዛ ነገሩ ሲበዛ ተንቀጥቅጧል ህዝቡ። ተለጃ ባየ ቁጥር ቅዳሜ ማታ ያሽሪጣ ያማት ምን ያመጣ ይሆን ብለው አምቶ ነበረ። ምን ነው ብስል ሞኝ አወጋው ብስል ያመተው ይባላል። እንደዚያ ነው። በዚያ ምክንያት ነው ዘሰንበት ቀን በሁለት ባልናት አሁን በዛው ሰሞንም ይኸው እንደዚህ ሆነ ያለች ሲምሃት ቶራና ሰንበት አንድ ላይ ነው ያለች። በተቀደሰችው ቀን ይሄን ማፊያወረደ እግዚአብሔር እሱ ይቅር ይበለን እና እነዚህ ልጆቻቸው የሞቱ ብዙ ልጆች በጓደኞቻቸው እጅ ሳያስቡት በካራ ተወግተው ሳያስቡት ተደብድበው ወድቀው በዚያም ሞተው የተገኙ ብዙ ናቸው። የሚያሳዝኑ ይሄ ነው። እነዚህ ግን ለጀግንነት በጀግንነት ነው የሞቱ። በጀግንነት አስከሬናቸውን ቀብራቸውን ሐውልታቸው እየተሰራ ታሪካቸው እየተነገረላቸው ነው። እና ይሻዩ አንድ ነገር ብነግርህ ይህ ጦርነት የወታደራዊ ለእናት ሀገሩ መሞት በእስራኤል ብቻ ሳይሆን በኢትዮጵያም ሆነ በሁሉ ሀገር አለ። በኢትዮጵያ ሄደው ውትድርና በዚያው ሞቶ መቅረት ነው እንጂ ከምን ይቀበር ከምን ያሞራና አውሬ በልቶት ነው የሚቀር ታውቃለህ።
1: አዎ በአብዛኛው
0: አንድ እኔ

0: አክስቴ ልጅ ክንዲ ያለው የሚባል ዶ በውትድርና ሞተ ሞተ የሚባል እንጂ ወይ መች ተቀበረ ወይም ያነሳው የሚባል የለም። እህቶቹ ለዘመዶቹ በደረሰ ጊዜ ልቅሶው እህቲቱ አወዘን ያለው ምን ብላ አለቀሰች? እንደማንም ብለ ሁደቅ ተፈረፈር አሞራው በክንፉ እንዲያለ ሰሐፈር ብላስ ለቀሰች። አወዘን ያለው በሰማይ ነፍሷን ይማረው። ለምን አሞራ ነው በልጦት የሚቀር? ከዚህ ሀገር ግን የአርባ ዓመት የተቀበረ አርባ ዓመት የተቀበረ አርባ ዓመት በላይ የተቀበረ አጽም እያመጡ እንኳንስ ወዲያው የሞተው ነውና እዚህ ሀገር በእውነት በጦርነት የሞተው ከሞት አይቆጠርም።
1: በጣም የክብር ያለበት ነው።
0: አዎ። አንዲት ደግሞ ሁለት ልጆች አቦተ ውትድርና ሄደው በኢትዮጵያ ነው ሄደው ሞቱ። እዚህም ሞቱን ነው እንጂ እንደምታው እዚህ ተቀበሩ ወይም እዚህ ነው የሚባል የለም። አሁን ምን ብላ ታስለቅሳለች? ስጋ ይዞ አለፈ አሞራ በደጀ የትንሹን ይሆን የትልቁ ልጅ ብላ አስለቀሰች። እና የዚህ ሀገር ጦርነት በእውነት ጀብድ የሚሰራበት ጎበዝ እስራኤል ጎበዝ ናት። ጀግኖች ናቸው እነዚህ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ለእናት ሀገራቸው ሞቱ አይባልም። ሐውልታቸውን ማሰራት ስማቸው ከምድር በላይ እንዲቀመጥ ጥሩ ጥሩ ታሪካቸውን መነገር አለበት እንጂ አሁን ትላንት ጊድዮን ወጋለ ሲናገር ሰምቼዋለሁ። ልጆቼ ተህደሩ አልገባም እያሉ ይላል። ይሄ ጥሩ አይደለም። መርሳት ነው ያለበት። ታሪኩን ነው ጥሩ አድርጎ ማስቀመጥ ያለበት። እንደዚህ ተዋግቶ የሞተውን ልጁን ታሪኩን ጥሩ እያደረጉ መተረክ ነው ያለበት እንጂ ከህደሩ አልገባም ማለት ይህ ሁልጊዜ አዘንተኛ ሆኖ መኖር አያስፈልግም ማለት ነው።
1: አይ ጥሩ ሐሳብ። አዎ በእውነትም ጥሩ ሐሳብ ነው። እንዲህ ማለቱ እነዚህ ልጆች ትዝታው አብሮ ብሄድ ነው። ግን እንዳሉት ታሪኩን የሰጠውን ለሀገራችን ሀገር ፍቅር ምን እንደነበረ ማስተማር ለትውልድ በጣም አስፈላጊ ነው እያሉ ነው። አሁን እኛ ሆነ መቼም ሁሉም የተሰዉ ለሀገር ዳር ድንበር በማህበረሰባችን ለማዘንተኛ ቤተሰቦች፣ ወላጆች እንዴት አድርገን ነው እንግዲህ አቅማችን የፈቀደውን ያህል ለማጽናናት ለማጠናከር? እንዲያው በእርግጥ ባህል አለን የኛ እንደዚህ የመጠያየቅ ጥሩ ባህል አለን። እንደ እርሶ አስተያየት እንዲያው ምን ይመክራሉ?
0: እነዚህ የተበደሉ ወንድሞቻችን በጦር ሜዳ ልጆቻቸው የሞቱባቸው እነሱ መኩራት ይገባቸዋል። እንግዲህ ማዘን አይገባቸውም። ከሰው ከሞተ በኋላ ድንጋይ ቢነክሱት ቢሉት እንደማይመለስ ይታወቃል። እነዚህ በጀግንነት ነው የተሰዉ። የቀሩትን ልጆቻቸው የታየ እነዚያን እድሜ ጤና መለመን ያን ያበቃ ነው። ለእነዚህ አሁን እንዳልኩት ያው ራሳቸው ልጆቻቸውን አይዟቸው እያሉ እያጥናኑ ራሳቸው ባለቤታቸው ባለቤቶቹ ናቸው ራሳቸው ራሳቸውን የሚያጥናኑ በገዛጃቸው። ይሄ ሞተ ሞተ ነው ሞተ ምንም ተለቅሷል። ሶስት አመት ሆኗል። ለዚህ ቅድም እንዳልኩት ሐውልቱን ታሪኩን ከምድር በላይ ማስቀመጥ ይሄን ይሄን ነው ማድረግ እንዲገባቸው እንጂ ህዝቡን ያው እንደሚለው እግዚአብሔር ነፍሳቸውን ይማር እያለ በዚሁ በአመት ማስታወሻው ጊዜ ሁሉም ነፍስ ይማር እያለ ያው ግዳፉን ይህን መስጠት እንጂ ሌላ ነገር እንግዲህ ወዲያም ምን ማድረግ አይቻልም።
1: በተረፈ እንደ ማህበረሰብ በእርግጥ ያው በስልክም ማነጋገር ማበረታታት በአካል መገናኘት ከተቻለ ከእነዚህ አይነቱ ጋር ተቀምጦ ከደሱ ጋር መጨዋወት መነጋገር አይዞነ መባባል ደግሞ ጥሩ አስተዋጽኦ ያበረክታል ብዬ አስባለሁ። እንደ በእውነትም
0: ልክ ነው። በእርግጥ እንግዲህ

0: ያገሩ ነገር ግዚያው በርግጥ ግዚያ ይበቃም ነው ግዚያው ምንበት ህዝቡ አያውቀውም እንዲያው ዛሬ ህዝብ ዛሬ ህዝብ ማለት እንጂ ህዝቡ ማጥናናትና ማጫወት ማረሳሳት ይሄ በሀገራችንም የነበረ ነው። ሰው ሲሞት ወገኑ ቀርቦ ማስታሳቅ አይዟቸው ማለት እንዲያ ይሄ የነበረ ነው እና ይህ ግን እንግዲህ ያው ጊዜውን ጊዜ እየበላው ወደ ሶስት ዓመት እየተቃረበ ነው። እንግዲህ ወዲያ እየተረሳ የምህር ነገር ነው ያለ እንጂ እንደ አዲስ አይደለም። አሁን እንግዲህ ወዲያ ራሳቸው ናቸው ራሳቸውን የሚያጠቅኑ ራሳቸውን የሚያሻሽሉ ያው በቃ ያሉትን ልጆቻቸውን ተመስገን ጌታ ይህን ባርክልኝ ብለው መመለስ የሚችሉ ራሳቸው ናቸው። ተንግዲ ወዲያ
1: ጥሩ አቶ ስጦታው እንግዲህ በዚህ በእንዲህ ያለ በርግጥ ፖለቲካው በርግጥ ይሄን ቡድን ይሄን ፓርቲ ምረጡ ማለት አንችልም። በሀገራችን ብሔራዊ የክነሴት ምርጫ የፓርላማ ምርጫ ሊካሄድ ሁለት ሳምንት አካባቢ ቀርተዋልና እንደ እድሜ ባለጸጋ እንግዲህ እያንዳንዳችን ዲሞክራሲ ተጠቅመን ይህን ላይ ለተተኪው ትውልድ ትክክለኛ መንግስት መሪ እንዲመረጥ ምን ይመክራሉ? ከሌን ሳይሉ ግን መንቻ
0: ከሊያ ይባላል እንግዲህ
1: ገደማ
0: በእርግጥ ያ ከኛ ሰው ይገባል ብለን በደም በጣም ተጠናክሮ ህዝቡ ብሎ ነበር። ግን ከኛ ህዝብ እንጂ የሚገባ አይመስለኝም። ነገር ግን ህዝቡ ግን ማን እንደሚመራ ማን ጥሩ ጠንካራ ዳኛ እንዳለ አገሪቱ ተወራሳል ቀድም እንዳልነው አንሰራርቶ ተነስቶ ጠላቱን ባራቶ ሀጉር የደምስሶ ያገሪቱ ኢኮኖሚ ያገሪቱ ከልከላ እንደ ተጠበቀች አንድም ሳትጎል ደሃ ተራበ ገንዘብ አጣነ ሳይል ህዝቡ በእውነት እንደዚህ ጥሩ መንግስት መምረጥ የሙላችን የኛ
1: ኃላፊነት አለብን።
0: የህዝቡ ፈንታ ነው። እኛ ለሀገሪቱ የሚል ሀገሪቱን የሚጠብቅ እድል ያለው ጥሩ ዳኛ መምረጥ አለብን። ህዝቡ ያውቃልኝ። ይህ ሽኩቻ ግን በእውነት በጣም ያሳዝነኛል። እኔ አሁን በነጭ ወረቀትና አግባ ወይም እንዲህን በል ወይ እኔ ይሄ ነገር ደስ አይለኝም። ለምን እኛ የወደቅነ እኛ ኢትዮጵያዎች በገዛጃችን ነው።
1: ነጭ ወረቀት ሲብለው ማለት አንመርጥም ማለታቸው ነው አይደል?
0: በአንዳንድ እንደዚህ ይላል። እኚህን አልቀበለውም። ለምን እኛ ኢትዮጵያኖች ወደቅነ በገዛጃችን ነው። ለምንድን ነው አንድም አንሆንበት ምክንያት? እንደ ተመኒ እንደ ሆዱ እንደ ሩሲ ሰው አለን አንድ የትኛ አንድ እናንሆንበት በአንድ ላይና እኛ በገዛጃችን በራሳችን የወደቅነ እንጂ ይህኛው ይፍላጋ ጣለነ ወይም ሊኩድ ጣለኝ ወይም ስሞላኒ ጣለኝ ይሄ
1: አንድነትን አሁን ካሏቸው ከሞሮኮ ከተመን ከህንድም ከዛም ከእንግሊዝም ከአውሮፓም የመጡ ከስደት የተመለሱ ወዳያን እኮ በእነሱም አንድነት እኮ ያለ አይመስለኝም። ለምን የሮት ዓለም በፖለቲካ ልዩነት አለ። ልዩነት የፖለቲካን የሚመለከቱ በተለያዩ ፓርቲዎች ስላሉ አሁን ያለንበት የኛ ማህበረሰብ አሁን ቅድም ያሉት ምንድን ነው አይ ላይ ገቡ ይችላሉ የክነሴት አባል ሆነው አይመረጡም የሚል አመለካከት አሉና፣ ግን የተለያዩ ፓርቲዎች እኮ እጩ የክነሴት አባል ተወዳዳሪ ሆነው ይወዳደራሉ እና ድምጻችን ይበታተናል የሚል ስጋት አለዎት መሰል?
0: እኬን ድምጻችን እንደሚበታተን እኔ የምለው እንዳንበታተን ለወደስተፊቱ ግን ለወደስተፊቱ ከዚች 10ኛ ወር 27 ቀን ከመጨዋ በኋላ ግን ሁሉም ኢትዮጵያዊ ሰው አለነ
1: ብለን ነው
0: አንድነት እየመሰረተነ ራሳችን ለምን ሩሲ ቢከፋፈሉም አላቸው ይዘዋል ሁሉም ይዘዋል እኛም እንደነሱ ይሄው አሁን አንድ አንድ ሰዎች ያዟሉ እኛም እንደነሱ አንድ ሆነን የኛ የኢትዮጵያ ይሁዲ ማውጣት አዲስ ገቦች አንድ ከትግራይ ትግራይ የሚሉት አንድ ከጎንደር የዚህ ደግሞ ሌላው ደግሞ እንዲያ አንድ አራት አምስት ያሉን መርጠን እነሱን ሙላው ከትንሽ ከትልቅ ከሴት ከወንድ ወጣት እንደዚህ ብለን ተማክረን በቡድን በአንድ ብንሄድ የበለጠ ጥሩ ነው እንግዲህ እስካሁን ግን እየተከፋፈልን ራሳችን ይወደቅነውን ማራበስ ሞላኒን የጣለነ ያሚናን የጣለነ ማለቱን እንተው ዳሁኑ ግን የሚሆነንን መንግስት መምረጥ አለብን ጦርነቱ ምንም ቢቀጠቅጡት መትቶታል በደንብ አድርጎ ነው የቀጠቀጠው ግን ገና አለ አለ ዛሬ አዛ በሸከትና ታይተኩስና ይልም ይላሉ ውስጥ ለውስጥ ምን እንደሚሰሩ አይታወቅም አሁን ትላንትና ያን አየር አሜሪካ እንዳደረጉተኝ ብዙ ጉድ ብዙ ማፍል ያወርድ ነው የነበር ግን የእስራኤል አምላክ ትንሽ ትልቅ የጸለየው አምላክ የማይተኛው የማያንቀላፋው አምላክ የእስራኤል አምላክ መንግስቱ ምድላም ነው ነው የምል እግዚአብሔር በታች መንግስት ነው መንግስቱ ምድላም ነው የምል ትላንትና ተላቪቭ መጥቶ አንዱ ብንያ ላይ ቢወድቅ ኑሮ
1: ከባድ ድርቅት ደርሷል
0: እንዴት ያለ ታሪክ እንዴት ያለ ታምር ሊፈጠር ኑሮ
1: እሺ
0: እና ከሰማይ ላይ እንዲያብሎ ታግሎ መቆሙ ይሄ እነተም የማይተኛው ማንቀላፋው የእስራኤል አምላክ አለ አለ ይጠብቀን አለ ማለት
1: አቶ ስጦታ ብሩ እናመሰግናለን መልካም ቀን ይሁንልን መልካም ሎ
0: ዳራባን እናመሰግናለን
1: እናመሰግናለን ለቴክኒክ ባለሙያችን ለናቲ ብላንኬት ምስጋና ይድረሰው የተከበራችሁ አድማጮች የጧቱ ፕሮግራም እዚህ ላይ ያበቃ ነገ ጧት ብሎ ቀኑን ቀን ለካን ሰዓት ላይ በሰላም ያገናኘን መልካም ጥሩ ውሎ ለሁላችንም

0: ክብራትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ካፍ ሄይ በትሽሬ ታፍሽን ፔይ ዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 6 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 26 ቀን 2019 ዓመተ ምህረት ነው። ይከሳት ባህላዊ አማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉ ሰጠኝ ዘመንና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜናና ሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የጤና ፕሮግራም ይቀርባል። ካድማጮች ጋር የሚስልኩ ውይይት ይኖረናል። ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሻያው ደጉ ተዘጋጅቶ ይቀርባል። ሻያው
1: አመሰግናለሁ ወርቅነሽ። አርስተ ዜናም የመከላከያ ሚኒስትር እስራኤል ቃጽ ሐማስ ነገ ኦክቶበር 7 በዛ ሰርጥ ውስጥ ባሉ ወታደሮቻችን ላይ ጥቃት ለመፈጸም ከመከረ ከማንኛውም ከምላሹ ከባድ አጻፋ ይጠብቀዋል ሲሉ አስጠነቀቁ። የእስራኤል ጸጥታ ባለሙያዎች ልዑክ በፍላይ ዱባይ አውሮፕላን ብራን ሊያጋጭ የነበረውን የኦማን ፓይለት ምርመራ ላይ በተባበሩት አረብ ኤምሬቶች ውስጥ እየተሳተፉ ናቸው። ጦርነቱ ሶስተኛ ዓመቱን ባጠናቀቀ ጊዜ የአራን ማህበር መረጃዎች በእስራኤል ማህበረሰብ ውስጥ ያለው የአእምሮ ጤና ቀውስ ስፋት ያሳያል። የአሜሪካ ፕሬዝዳንት ትራምፕ በፍላይ ዱባይ በረራ ላይ በተፈጸመ ጥቃት ጀርባ ኢራን እጇ እንዳለባት አምናለሁ አሉ። የእንግሊዝ ቢያንስ 27 የእስራኤል ዲፕሎማቶች ለማባረር ዛተች። የጀርመን የስለላ ወኪል የቀድሞ ኃላፊ ለውጭ ሀያል አገር ስለላ ማካሄዱ በሚል ተጠርጥረው ተይዘዋል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የመከላከያ ሚኒስትር እስራኤል ቃጽ ሐማስ አሸባሪ ነገ ኦክቶበር 7 ሲሆን በአዛ ሰርጥ ውስጥ ባሉ ወታደሮቻችን ላይ ጥቃት ለመፈጸም ከመከረም ከማንኛውም የከፋ አጻፋ እንመልሳለን ሲሉ አስጠነቀቁም። አይዘንኩት ደግሞ እንደተናገሩት ምላሹ ይህ የመንግስት ከባድ ውድቀት መሆኑን የሚያሳይ እውቅና ነው ብለዋል። ጦርነቱ ሶስተኛ ዓመቱን ባጠናቀቀ ጊዜ የአራን ማህበር መረጃዎች በእስራኤል ማህበረሰብ ውስጥ ያለውን የአእምሮ ጤና ቀውስ ስፋት መኖሩን ያሳያል። ጦርነቱ ከተጀመረበት ጊዜ አንስቶ በእርዳታ መስጫ ማዕከላት ከ928,000 በላይ የእርዱኝ ድጋፍ ጥየቃ ጥሪዎች ደርሰዋል። ዘገባ እንደሚያስረዳው በጠቅላላው ማህበረሰብ ውስጥ ስለ ብቸኝነት የሚቀርቡ ጥያቄዎች የምጣኔ ከመጀመሪያ ዓመት ከነበረበት ከ28% በሶስተኛ ዓመት ደግሞ ወደ 41% አድጓል። በወጣቶች መካከል ራስን የማጥፋት ያላቸው ጥያቄዎች በእጥፍ ማለት ይችላል ጨምሯል። ቁጥሩ 4.4% ደርሷል። በወታደሮች መካከልም ከጾታ ጥቃት ጋር በተያያዘ ጉዳዮች ላይ ከፍተኛ የጥያቄ ጭማሪ ታይቷል። የአራን ማህበር ህዝቡ በዙሪያችን ላሉ ሰዎች መቸር ድጋፍ ማድረግ መንከባከብ ነቃ ብሎ አስቢያ እንዳንዱ ሰው ድጋፍ እርዳታ ማድረግ እንዳለበት ጥሪ አስተላልፏል። የፕሬዝዳንት ትራምፕ በፍላይ ዱባይ በረራ ላይ በተፈጸመ ጥቃት ጀርባ ኢራን እንዳለችበት አምናለሁ አሉ። ትራምፕ አክሎም አሜሪካውያን በቦምብ ጣይ አውሮፕላኖች ከብሪታንያ እንዲወጡ ያደረጉት ስጋቶች ከኢራን ጋር የተያያዘ መሆናቸውን ገልጸዋል። ኢራናውያን የጥቃት ድሮኖችን ወደ ብሪታንያ ግዛት ካስገባ ከፍተኛ ቅጣት ምላሽ እንደሚሰጥ አስጠንቅቀዋል። በዚህ የአውሮፕላን የሽብር ጥቃት ሙከራ በተመለከተ የእስራኤል የአገር ውስጥ መረጃ ድርጅት የሻባክ ልዑካን ቡድን ወደ የተባበሩት አረብ ኤምሬትሶች ሂደዋል። ሌላው እንዲህ በመቀጠል የፖሊስ አባላት ከህግ ውጭ የሆነ ድርጊት ፈጽመዋል ተብለው ተጠርጥረው በአምስት ፖሊሶች በቁጥጥር ስር ውለዋል። እነዚህ በድርጊቱ የተፈጸመው በኢላት ከተማ በሚገኝ መዝናኛ ክለብ ላይ ሲሆን አንድ ግለሰብ በሴቶች ላይ የጾታ ጥቃት ለመፈጸም ሞክሯል በሚል ጥርጣሬ ይህን ግለሰብ ተያዙት። በኋላ ወደ አንድ ባዶ ቦታ አካባቢ ወስደው ክፉኛ ደብድበውታል። ከዛም መደብደብ ብቻ ሳይሆን ደግሞ እዛው ብቻውን ጥለውት ሂደዋል። ይህም ድርጊቱ ተገቢ አይደለም በሚል በጥፋተኝነት ተጠርጥረው በፖሊስ ቁጥጥር ስር ውለዋል። በዚህም ለፍርድ ቤት ቀርበው ለዚህ በጉዳዩ እንዲጣራ በሚል በእስር ቤት ቁም እስረኞች እንዲሆኑ ፍርድ ቤት ወስኗል። የሃሬዲም ሃይማኖት አክራሪ አጥባቂዎች በወታደራዊ አገልግሎት አላገለግልም ባይ እምቢተኛ ባይ ለመያዝ በሞዲን ከተማ ትናንት ሌሊቱን የወታደራዊ ፖሊስ አባላት በገቡበት ጊዜ በርካታ ወጣቶች ተሰብስበው ባፈጠሩት ከባድ ሁከት ፈጥረዋል። በእነዚሁ የወታደር ፖሊስ አባላት ደግሞ ይህንን ስነ ስርዓት ለማስቆም አቅም አልነበረባቸውም ተብሏል። ይህ ለውትድርና እንዲያገለግል ትእዛዝ ጥሪ ተቀብሎት ቢሆንም አልመጣም ብሎ በማመፁ ምክንያት ነበረ ወታደሮች እሱን ለመያዝ ወደሚኖርበት ሰፈር የሄዱት። ግን ከብዙ ሁከት በኋላ ያው አልያዙትም፣ ለቀው ተመልሰዋል። በጣም አሳሳቢ እንደሆነ ነው የደረሰን ዘገባ የሚመለከተው። የአውሮፓ ፓርላማ አባል ሪማ ሐሳን ጥቅምት 7 ቀን የመታሰቢያ ኤግዚቢሽን ላይ የእስራኤልና የአውሮፓ ህብረት ሰንደቅ ዓላማዎችን አበላሸች። ከፈረንሳይ እጅግ የግራ ዘመም ፓርላማ አባል የሆነችው ይህቺ ሴት በኤግዚቢሽን ላይ ሰንደቅ ዓላማዎችን ስትጥል፣ ስትረግጥ፣ ስትጎዳም ታይታለች። ከብዙ ሀገሮች የመጡ የአውሮፓ ፓርላማ አባላት ድርጊቱም እያወገዙ ሲሆን ይህም ጸረ ሰሜናውያን በይሁዳውያን ጥላቻ መሆኑን ገልጸዋል። በጀርመን የስለላ ማህበረሰብ ውስጥ የፈጠረ አሳፋሪ ድርጊት ተፈጸመ ተባለም። የጀርመን የስለላ ወኪል የቀድሞው ኃላፊ ለውጭ ሀያል ሀገር ስለላ ማካሄዱ በሚል ጥርጣሬ ተይዟል። አውጉስት ሂንግን የተሰኘው ቢኤንዲ የተሰኘው የስለላ ድርጅት የጀርመን የስለላ ወኪል ይመራ ነበረ። ይህ የስለላ ድርጅት ከእስራኤሉ የሞሳድ ጋር ተመሳሳይ ነው ይላል። ሁኔታ ቤት ሀገር ስለላ እንደሆነ አልተገለጸም። የአየር ንብረት ትንበያ ሙቀቱ ከሰነበተው ቀዝቃዛማ ይሆናል። በአብዛኛው በደቡብና በምስራቅ አካባቢዎች እንዲሁም በሰሜን ክፍል በባህር ዳርቻ አካባቢ ደግሞ አልፎ አልፎ ይዘንባል ተብሎ ይጠበቃል። ነገ ሮብን በትንሹ ሙቀቱ መጠን ይጨምራል። ሐሙስ ዕለት ደግሞ የሙቀቱ መጠን ይጨምራል የሚል ትንበያም አለም። የእስከዚሁ ነው የሰዓቱ ዜና። ወርቅነሽ
0: ሻያው፣ እናመሰግናለን ስለ ዜናው። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: ቀጥለን ዶክተር ይዘገባል እናልፋለን። እንግዲህ የምንመለከተው በመጀመሪያ ከሶስት ዓመታት በፊት ጥቅምት 7 ቀን የደረሰው የሽብር ጥቃት መታሰቢያ ነገም ይካሄዳል። በመንግስትና ለጥቃቱ ሰለባ በሆኑ ቤተሰቦች መካከል አለመግባባት እንዳለ ይነገራል። ምን ይመስላል ይህ ሁኔታ ሰጠ ዘመነ?
2: አዎ እንግዲህ የጥቅምት 7 ጉዳይ አነጋጋሪ እንደሆነ ገና ብዙ ጥያቄዎችንም ያስነሳ የሚቀጥል ጉዳይ ነው። እንግዲህ መንግስት በክኔሴቱ በደነገገው በህግ መሰረት ያው የመታሰቢያ ዝግጅቶችን በእብራያን ዘመን አቆጣጠር በሚል ትላንት እንዲታሰብ ያደረገበት ሁኔታ እናውቃለን። እኛም ይህን በተመለከተ ነው ፕሮግራማችን ትኩረት አድርጎ ያለው። ሌሎችም የመገናኛ አውታሮች ግን ደግሞ እንደዚህ ያዘንተኛ ቤተሰቦች እንደሚሉትና እነሱም እያቀረቡ እንዳለው ሁኔታ ምናስበው ይህንን ጥቅምት 7ን ምናስበው በዕለቱ የሽብር ጥቃቱ በተፈጸመበት ቀን ነው። ስለዚህ ጥቅምት 7 የሚሆነው ነገ ነው፣ ነገ እናስባለን ብለው ተዘጋጅተዋል። እንግዲህ ከ50 ሺህ በላይ ዜጎች የመግቢያ ቲኬት እንደገዙ ነው። እንግዲህ ለሁሉም ክፍት ነው፣ ግን ቁጥሩን በትክክል ለማወቅ በሚል ነው። ነገ በቴል አቪቭ በዋናነት ያካሂዳሉ ማለት ነው። ጋኔ ዮሽዋ ወይም ደግሞ በዙ በጥሪ በሚታወቀው ፓርክ አያርኮን በተባለው ቦታ ነው የሚደረግ። በፓርክ አያርኮን እንግዲህ በርካታ ዜጎች በተገኙበት ይታሰባል ማለት ነው። ጠዋትም 6:29 ላይ በኪቡጽ ርኤም ይሄ የማስታወሻ ዝግጅት ይካሄዳልና በተለያዩ ቦታዎች የሚያስቧለ፣ ግን ምሽት በዋናነት 9:00 ከሩብ ጀምሮ የሚካሄደው የመታሰቢያ ዝግጅት በዚህ በሐማስ ድርጅት ተጠልፎ የቆየውና የተመለሰው ኤሊ ሽራቢና ተዋናይት ሸኒ ኮሄን የሚመሩት ይሆናል። በበጎ ፈቃደኝነት ደግሞ እዛ የተለያዩ ዜማዎችን በተለይ ደግሞ መታሰቢያውን በተመለከተ የሚያቀርቡ ከ20 በላይ ዘፋኞች አሉ። የታወቁ እንደ ኦሸር ኮሄን፣ አሚር ዳዶን፣ ጋሊ አታሪ፣ አሬል ስካት፣ ዩቫል ዳያን፣ ሊኦር ናርኪስ፣ ሚሪ መሲካ፣ ኖዋም በታን፣ ኤደን ጎላን የተሰኙት የተለያዩ አርቲስቶች ይገኛሉ፣ ያቀርባሉ። ዜጎች ከፖለቲካ ነጻ የሆነ ነው የሚፈልጉት። እነሱ ፖለቲከኞች ንግግር እንዲያደርጉ አይፈቅዱም፣ አዘጋጆች ማለት ነው። ከፖለቲካ ነጻ በሆነ መልኩ ነገ እናስባለን ወገኖቻችን ብለው የተለያዩ ዝግጅቶች፣ ንግግሮች ይደረጋሉ። ያው እንግዲህ ይታሰባል ማለት ነው ዜጎች የሚያስቡት በብሔራዊ ደረጃ። በመንግስት ደረጃ ያው ትላንት ታስባል። ሻየው
1: ወርቅነሸቴ፣ እንግዲህ ያለው ሁኔታ በጣም ይህንን ኦክቶበር 7 እንለውና በአማርኛችን ኦክቶበር 7 እና በዚህ ርዕሰ ጉዳይ ላይ በእስራኤል ሕዝብ የሆነ የሀሳብ ልዩነት አከራካሪ ጉዳይ እንዳለ ነው። አሁን ቀደም ሲል በነገ ዕለት ኦክቶበር 7 ዝግጅቶችን ሰጠኝ ጠቃቅሷል። አሁን ላይ በአንቺ በተመለከተ እንዴት ያዋለች?
3: እንግዲህ ዝግጅቱ ሰጠኝ እንዳለው ትናንት ያው እንደምናውቀው በመንግስት ደረጃ ታስቦ ውሏል። በሁለት አይነት የቀን አቆጣጠር አለ። እንግዲህ እንደምናውቀው በእስራኤል ታሪክ ዕብሪ በዕብራውያን ዘመን አቆጣጠር ነው መንግስት ያሰበው በደረሰበት ቀን ትናንት። ነገ ደግሞ የሚካሄደው ያው በታወቀው በአውሮፓ ዘመን አቆጣጠር ነው። ጥቅምት ሰባት ቀን 3 ዓመት በፊት ነበር የደረሰውና ነገ እንግዲህ በዋነኛነት የነገውን ዝግጅት ተጠልፈው የነበሩ ቤተሰቦች ተጠልፈው ከሐማስ እጅ ተመለሱ። በዚህ ጥቃት ሰለባ ልጆቻቸው ቤተሰቦቻቸው ሰለባ የሆኑባቸው በጦርነቱ ልጆቻቸው እንግዲህ ተገደሉባቸው ህይወት መስዋዕትነት የከፈሉ ቤተሰቦች ነው የሚያካሂዱት የሚመሩትም ዝግጅቱንና ያው ቁጣም ጭምር የተቀላቀለበት ነው እንዳልነው ከመንግስት ጋር እንግዲህ በህዝብና በመንግስት መካከል ነው በጥቅምት ሰባቱ ጥቃት አለ መግባባት እንግዲህ ታየ ያለው እስካሁን መንግስት የመርማሪ ኮሚቴም እንዲቋቋም አላደረገም ያው እንደምናውቀው የሐማስ ጉዳይም አልተዘጋም ገና ጦርነቱ ክፍት እንደሆነ ነው የመጨረሻ ለምን ይሄ ጥቃት ደረሰ ለሚለው ጥያቄ መንግስት በቂ ምላሽ እየሰጠ ስላልሆነ እንደውም ተጠልፈው የተመለሱ ከሐማስ እጅ የተመለሱ ዜጎች በሚያሰሙት ንግግር ለቤተሰቦቻችን ለልጆቻችን ለምን ሆነ ሲሉን ገና ህፃናት ልጆች ምላሽ አጣን ምን መልስ እንመልስላቸዋለን የሚል ንግግር አሰምተዋል ትናንት በነበረው ዝግጅትና መንግስት ለእንደዚህ አይነት ነገር በቁም ላይ ስላልሰጠ ዝግጁም ስላልሆነ እንደውም ምርጫው ላይ እንጂ ትኩረት እያደረገ ያለው እዚህ ጥቅምት ሰባቱ ጥቃት ላይ አይደለም የሚል ትችት ነው እየተነሳ ያለው ለማንኛውም የነገውን ዝግጅት የተጠለፉ ቤተሰቦች በአጠቃላይ በዜጎች ነው የሚካሄደው ቁጣም የተሞላበት ነው ብለናል እንግዲህ ጥሪ በመንግስት ለመንግስት ጥሪ ይደረጋል ይህ ጥቃት የተፈጸመ ጊዜ ስልጣን ላይ የነበሩ ሚኒስተሮች መኖሪያ ቤት ነው የሚጀምረው እንግዲህ የተቃውሞ ድምጽ በማሰማት ከበኪሳሪያ ማካባቢ እንደዚሁ እዛ ነው ከዛ በኋላ ወደ ቴላቪቭ የሚሄዱት እንዲህ ያለ 11 ሰዓት ላይ ዋናው ዝግጅት ይጀምራል ከተለያዩ ከሰሜን ከደቡብ ከመካከለኛው እስራኤል ያሉ ዜጎች ይሰባሰቡና ዝግጅቱ ይጀምራል ለዛስ ከመሽት 9 ሰዓት ከሩብ ድረስ እንደሚቀጥል ነው ይባለው ጊዜ ሰሌዳ መሰረት ምን ነውና በዋንኛነት በዜጎች በቤተሰቦች የተጠለፉ ዜጎችን ለማስመለስ ይንቀሳቀስ የነበረው ሞየጽ ኦክቶበር የሚባል ተቋም ወይም ሙታ አለ እነሱ ነው የሚመሩት አንዳንድ የመንግስት ተላላቅ ተቋማት የግለሰብም ተቋማት ተአጋር መሆናቸውን አሳውቀዋል በዚህ እንቅስቃሴ ጥሪም ጭምር ያለበት ነው መታሰቢያ ብቻ ሳይሆን የነገው መታሰቢያ
1: በእውነትም እኔም በዚህ በበኩሌ ደግሞ በኦክቶበር 7 በቅዳሜ ሰንበት የደረሰው የሽብር ጥቃት በእስራኤል እንግዲህ ጦርነቱ ከተካሄደ 3 ዓመት አስቆጠረና የዚህ መታሰቢያ በእስራኤል ህዝብ የሐሳብ ልዩነት እንዳለ ነው የሚያሳየው በመንግስት አመራር እና በህዝቡ መካከል የሐሳብ ልዩነት አለ ማለት ነው እንግዲህ በሐዘን ጊዜ ሁሉም የደረሰው በመላው ህዝብ ላይ የደረሰ የሽብር ጥቃት ስለሆነ ባንድ ላይ ሆኖ ነበር የመታሰቢያ ስነ ስርዓት መፈጸም የነበረበት ግን ይሄ ሁኔታ ልዩነት እንዳለ ያሳያል
2: አዎ ልዩነቱ የመጣው ያው አጣሪ ኮሚቴ ማለመኖሩ ለሁሉም አንድ አይነት ሐላፊነትም ወስደው እኮ ያስተዋወቁ አካላት የሉም የተወሰኑት ናቸው እንጂ ላይ ስልጣን ላይ ያሉት ሐላፊነቱ የኛ ነው በእኛ ዘመን ነው የደረሰ ለዚህ ሐላፊነት ወስዳለሁ ብሎ ህዝቡንም ይቅርታ የጠየቀ ብዙ አካል የለምና ያ ነው ልዩነቱን ያመጣውና እንዳልከው ማንድነት ቢታሰብ ጥሩ ነበር
1: ጥሩ እንግዲህ ወደ ብሔራዊ የክነሴት የፓርላማ ምርጫም የሚካሄድበት የተቃረበ ስለሆነ ወርቅነሸቴ የፊታችን ጥቅምት ጋልሳሳት ለተ ማክሰኞ ጥቅምት 27 ቀን ለሚካደው ብሔራዊ ምርጫ ያለው ቅድመ ዝግጅት ምን ይመስላልና በፓርቲዎቹ መካከል የትርፍ ድምጾችን ስምምነት እየተካሄዱ ነው ይባላል እና እስካሁን የትኞቹ ፓርቲዎች ተስማምተዋል እንዴት ይታያል ይሄ ሁኔታ ወርቅነሽ
3: እንግዲህ ያው ትርፍ ድምጾች ከምርጫ በኋላ አንዳባል ለሊያስገቡ የማይችሉ የተወሰነ ትርፍ ድምጽ ይኖራል ከመርጫ በፊት ነው በፓርቲዎች መካከል ስምምነት የሚካሄደው ያንተንና የኔን ትርፍ ድምጾች አንድ ላይ አድርገን ላንዱ ይሰጥና ሙሉ አባል ሆነ ያው አንዳባል እንዲያገኙ የሚያደርግ ነውና ለፓርቲዎች በጣም የሚጠቅም ነው ትርፍ ድምጹ ዝም ብሎ አይጣልም በዚህ መንገድ ጥቅም ላይ ይውላል ግን ከመርጫ በፊት ነው ፓርቲዎች ስምምነት ማድረግ ያለባቸው እስካሁን ባለው ሁኔታ እንግዲህ ሻያው ዛሬ ማክሰኞ ሊኩድና የስሞትሪች ፓርቲ ወጽማይ ሁዲት ሁለቱ ተስማምተዋል ተፈራርመዋል የሚል መረጃ አይተናል ትርፍ ድምጾችን ለማዋሃድ ይሄ እንግዲህ ምናልባት ለአንዱ ፓርቲ ተጨማሪ አባል እንዲያስገባ እድል የሚሰጥ ነው ታማር በንግብር ተቃውመዋል እኔን ስምምነቱ ሊኩድን ጠይቄ ነበር አልተቀበለኝም እኔን ከጥምሩ እንግዲህ ባይም የሚቋቋመው ጥምር መንግስት ውጭ ለማድረግ አስበው ነው። ምናልባት ስሞትሪችና የሊኩድ ፓርቲ ከአይዘንኩት ከሚያቋቁሙት መንግስት ጋር ሊገቡ ይችሉ ይሆናል በማለት ተችተዋል። ለማንኛውም ወጽማይ ሁዲት የኢታማር ቤንግብር ፓርቲ ከቪንተር ወይም ከሌላ ፓርቲዎች ጋር ስምምነት ያካሄዳል ተብሎ ይጠበቃል። ያው ትርፍ ድምጾችን ለማዋሃድና ተጨማሪ አባል እንዲኖራቸው ለማድረግ ጥረት እያደረጉ ነው ይባላል። ያው በዚህ ሁኔታ እየሄደ ነው። የምርጫው ጊዜ ቀርቧል። ለማንኛውም ብዙም አልቀረው።
1: የፖለቲካ የድምጽ ስምምነት የሚለው ነገር እንዴት ነው? ሰጣይ ምን ማለታቸው ነው? ደግሞ የትርፍ ድምጽ ስምምነት
2: አሁን ወርቅነሽ
1: ነገር ገልጿለች። ለነገሩ
2: ማማረኛችን ከክል ለከክል አይነት ነው። ያንተን የቀረ ነገር የቀረን ሳንቲም አጋጭተን ንብላ ነው፣
3: አጋጭተን ቡና እንጠጣ ነው።
2: ቡና እንጠጣ ነው እና እንግዲህ
3: ከሚጣል ድምጹ
2: ወርቅነሽ እንደገለጸችው ያው ቁጥሩ ለምሳሌ አነስተኛ ከሆነ ወደ አንዱ ታስተላልፈዋለህ ማለት የተሻለ ላገኘው ማለት ነው። ስለዚህ ያኔ ድምጹ እንዲያግዛቸው ነው። እና ያው ምርጫው እያጓጓ ነው። 20 ቀናት ነው የቀሩ እንግዲህ ጥቅምት 27 አይደል?
3: አሁን ዛሬ 6 ነው።
2: ጥቅምት 7 እንደምንለው ጥቅምት 27
3: 7 ላይ ያው ትኩረት አድርገዋል።
2: ማክሰኞ ቀን ነው የሚካሄድ ምርጫውና ለዛም ቅድመ ዝግጅቱ ቀጥሏል። አሁን ይሄው መታሰቢያው የተለያዩ ነገሮች አውሮፕላኑ ጉዳይ ትንሽ ትኩረት የሰጠው ጉዳይ ወደ ሌላ ሆነ እንጂ አሁን ወደ ምርጫው ነው ፊታችን የሚዞርና እንግዲህ የፓርቲዎችም የተለያዩ የፖለቲካ ፓርቲዎች አሁን ፖሊሲዎቻቸውን በቴሌቪዥን በሬዲዮ የሚያስተዋውቁበት ጊዜ እየቀረበ ነውና አሁን እንደተባለው ድምጾችን አጠራቅመው ማን ከማን ጋር ይሆናል ብለን ልጅ ወርቅነሽ አሁን ለምሳሌ የወጽማይ ሁዲት ፓርቲ ተቃውሞ ያሰማ ምናልባት ጠቅላይ ሚኒስትር ናታኒው መንግስት ማቋቋም ከቻሉ እኛን ገለል አድርገው ከአይዘንኩት ጋር ሆነው መንግስት ሊመሰርቱ ይችላሉ የሚል ስጋት ነው። በነገራችን ላይ ወጽማይ ሁዲት ፓርቲ ሊቀመንበር ቤንግብር በጣም በከፍተኛ ሁኔታ ጠቅላይ ሚኒስትሩ ጋር እየተፎካከሩ ነው ያለ እና ለወደፊት እሳቸውም የራሳቸውን ጥቅም ፖለቲካዊ ጥቅም ለማስከበር ነው እና ይዋለን እንግዲህ ምርጫው
1: ወጽማይ ሁዲት ፓርቲ በወግ አጥባቂነቱ በጣም አጥባቂ አክራሪ ነው። የቀኝ ክንፍ ፓርቲ ጠንካራ ነው። በተለይም በፖለቲካ አንጻር በይሁዳና ሰማርያ ቀበሌዎችን በተመለከተ በጣም ጠንከር ባለመልኩ በብዛት ያላቸው የይሁዳን ሰፈሮች ይቋቋሙ በሚልና ደግሞ በጣም ጠንካራና አጥባቂ ወግ አጥባቂ ስለሆነ የዚህ የወጽማይ ሁዲት የቤንግቢር ሩት አለማቸው ለትራምፕ የአሜሪካ አስተዳደር ምንም
2: ብዙ አካላት ይቃወሟቸዋል። ቤንግቢርን እንደው ስልጣን ላይ በመሆናቸው እና እንደውም በሊኩድ ፓርቲ የነበሩትን ታሊ ጉትሌቭን ሁለተኛ ቦታ ሁሉ የሰጡት አሁን የኦጽማይ ሁዲት ፓርቲ መፎክር ምንድን ነው? ቤንግቢር ለመከላከያ ደግሞ ታሊ ደግሞ ለህግና ፍትህ ሚኒስትር ብለው ነው ራሳቸውን ከፍ አድርገው እየተጓዟል።
1: ግሩም ሰጠኝ ከአንተ ቆይታ ሆነና የአውሮፓ ሀገራት በእስራኤል ላይ ያላቸውን ተቃውሞ እየተባባሰ ነው። እንግሊዝ ዲፕሎማቲክ እስራኤላውያን ለማስወጣት እየዛተች ነው። እንዴት ነው?
2: አዎ እንግዲህ ይሄ መነሻው ምንድን ነው? በይሁዳና ሰማርያ ቀበሌዎች በይሁዳውያንና በፍልስጤማውያን ግጭት አለ። እንደገና ደግሞ የሰፈራ ቀበሌዎች እየተስፋፉ ነው በሚል የተለያዩ የአውሮፓ ሀገራት ያው በዚህ በይሁዳና ሰማርያ ቀበሌዎች ምርቶች ላይ ማዕቀብ መጣላቸውን የተለያዩ አካላትም እንዳይገቡ ማድረጋቸውን ተከትሎ ነገሮች እየተወሳሰቡና ውጥረት እየሆነ ነው የመጣና ብሪታንያ ብዙ የመራችው ይህን ተግባር ላይ እንዲሆን ብሪታንያ፣ ስዊድን፣ ስፔን፣ ፖርቱጋል፣ ፖላንድ፣ ኖርዌይ፣ አየርላንድ፣ ኢስላንድ፣ ፈረንሳይ፣ ፊንላንድ እና ራቅ ብሎም ካናዳ ተጨምሮ በዚህ በይሁዳና ሰማርያ ቀበሌዎች ላይ ማዕቀብ የጣሉበትን ሁኔታ በመከተል እስራኤል ደግሞ የዚያ አጸፋ መልስ እንወስዳለን በሚል ነው። ምርቶችም እንዳይሸጡ የተለያዩ እገዳዎችን በመኖራቸው እስራኤል ደግሞ እንዲህ ከሆነ ብሪታንያ ይህን የምታደርግ ከሆነ በምስራቅ ኢየሩሳሌም የሚገኘውን የቆንስላ ጽህፈት ቤት እንዘጋለን ብለዋል የውጭ ጉዳይ ሚኒስትሩ። በሀሳብ ደረጃ ነው፣ ገና ከውሳኔ ላይ አልተደረሰምና ይህን ካደረጋችሁ ደግሞ ብሪታንያ እንደምትለው እኛም ዲፕሎማቶችን እናባራለን ነው። አሁን በመስራቅ ኢየሩሳሌም በሚገኘው የብሪታንያ ቆንስላ ጽፈት ቤት 27 ዲፕሎማቶች እየሰሩ አሉ። ይሄን ደግሞ ለፍልስጤማን አገልግሎት የሚሰጡ ናቸውና 27ቱ ቆንስላ ጽፈት ቤቱ ሲዘጋ 27ቱ ዲፕሎማት ሰራተኞች አብረው ይባረራሉ ማለት ነው። ስለዚህ ለዛ ምላሽ ደግሞ ብሪታንያ 27 ዲፕሎማቶችን እስራኤል ዲፕሎማቶችን ብሪታንያ የሚሰሩትን ባጸፈው እመልሳለሁ ይያለች ያለበት ሁኔታ ነው ያለ። እንግዲህ ከዛ በፊትም 12 የህዝብ ተመራጮች ብሪታንያ ወደ እስራኤል እንዳይገቡ ውሳኔ ተላለፈበታልና የአውሮፓ ሀገራት በተለይ ብሪታንያ እንደ ፈረንሳይ ያሉትና ሌሎችም አሁን እንደ ስፔን ሁሉ ለእስራኤል ጠላት እየሆኑ የመጡበት ሁኔታ አለ። ብዙ ዲፕሎማሲያዊ ስራ መሰራት አለበት የሚል ሐሳብ ነው ያለ ይችላል።
1: ወርቅ መሸቴ በዲፕሎማቶች በተመለከተ በአውሮፓ የእስራኤል በጣም ወዳጅ የተባሉ ሀገሮች እንደ ሆላንድ እንደ እንግሊዝ እንደ ፈረንሳይ የመሳሰሉ በነው እንደዚህ መሳሰለ እስራኤልን የሚያስቀይም ርምጃዎች እየወሰዱ ናቸውና እንዴት ይታያል በዚህ ሁኔታ? በውስጥ የፖለቲካ ውስጣዊ የፖለቲካ ጭንቀት እንዳላቸው ይመስለኛል። እንዴት ነው
3: የአውሮፓ ሀገራት አንዱ ሲወስን የተከተሉ ያን ውሳኔ መቀበል ሁኔታ በስፋት እየታየ ነው? በተለይ እስራኤልን በሚመለከት ቀደም ሲል ሰጠኝ እንዳለው ብሪታንያ ነው አሁን በይሁዳና ሰማርያ አካባቢ የሚመረቱ ምርቶችን አንገዛ ማናስገባ ወደ ሀገራችን ማቀብ እንጥላለን ብላስቶስን። ሌሎች ሀገራትም በሰዓታት ልዩነት ነው ይሄን ውሳኔ ተቀብለው ፈረንሳይም ሌሎችም ወሰኑና ብሪታንያ ናት እንግዲህ ግንባር ቀደም መጀመሪያ በር ከፋችን ውሳኔ ወሰነችው። ተወሰኗል። በነገራችን ላይ የ30 ቀናት የጊዜ ገደብ ነው የተሰጠው ለብሪታንያ በመስራቅ ኢየሩሳሌም የሚገኘውን የብሪታንያ ቆንስላ ጽፈት ቤት ጊዜ 30 ቀን የጊዜ ገደብ እንዲሰጠውና 30 ቀን በኋላ እስራኤል ውጭ ጉዳይ ሚኒስትር እንደሚዘጋ ጊዶን ሳር አስተውቀዋል ለጠቅላይ ሚኒስትሩ ጋር አንድ ላይ ባስተላለፉት ውሳኔ። አሁን ቀደም ሰጠኝ እንዳለው እንግዲህ በቁጥር ነው 27 ዲፕሎማቶች የሚሰሩ ከሆነ በብሪታንያ ቆንስላ ጽፈት ቤት በእስራኤል የሚገኙ በብሪታንያ የሚገኙ 27 ዲፕሎማቶችን እኔ ማባረራለሁ ነው ይሄን ውሳኔዋን ካልሻረች እስራኤል እናደርጋለን እኛም ብለዋል። በሚቀጥለው ሳምንት ነው እንግዲህ የዲፕሎማቶች የብሪታንያ ዲፕሎማቶች ቪዛ እስራኤል ሀገር ቢቆዩበት ቪዛ መታደስ አለበት የሚባለው። እስራኤል ካላደሰች እንግዲህ ሁለቱ ሀገራት ወደ ለየለት ፍጥጫ እየገቡ ነው ማለት ነው። ፍጥጫ አልፎ እንግዲህ ተግባራዊ ሊሆን ነው ውሳኔው ማለት ነው። በሚቀጥለው ሳምንት ቪዛቸውን እስራኤል ማደስ አለባት ካልሆነ እኛም እናሳያችኋለን እያሉ ነው። ሌሎች ሀገራትም እንዳልከው በጣም አሁን አየር መንገዶች ላይ ከእስራኤል የሚገቡ መንገደኞች በረራ ላይ ያለው ፍተሻ በጣም ሻንጣቸው ላይ ምን ይዘው ገቡ ምን ይዘው መጡ በጣም የተለየ እንደሆነ እየተነገረ ነው በተከታታይ። አውሮፓ እስራኤልን በጥብቅ እየተቃወመች ነው ምናየው እንግዲህ ያለው ሁኔታ ይሄ ነው።
2: አዎ እስራኤል ውጭ ጉዳይ ሚኒስተር ብዙ ስራ መስራት ያለበት ሁኔታ አለ። አሁን በዚህ ሁኔታ መልስ በመመላለስ ብቻ የሚቀር አይደለም። እስራኤል ብዙ ጊዜ ግንኙነቷ ከአውሮፓ ሀገራት ጋር ነውና በስፖርቱም በኪነጥበቡም በብዙ ዘርፍ ተጽዕኖ እየደረሰው ነውና ብዙ መሰራት አለበት።
3: የጠሏት ነው እስራኤልን እንግዲህ ምናልባት ወደ ደቡብ አሜሪካ ሀገራትን ባለም እየታየ ነው። ምክንያቱም አውሮፓዎች ብዙም እስራኤልን እየተቀበሉ አይደለም። ለነገሩ ያለው የእስልምና እምነት ተከታይ ማህበረሰብም በጣም ጫና እያሳደረ እየበዛ እየመጣ እንደሆነ እየተነገረ ነው በአውሮፓ ሀገራት። ጥሩ እንግዲህ
1: አሁን እኮ በዚህ በመካከለኛው ምስራቅ የሚገኙ ሙስሊሞች የአረብ ሀገራት በስደት በሚካሄዱ ጦርነቶች ባሳለፍነው አመታት ከኢራቅ ከሶሪያ ከኢራን ከሊባኖስ ከመሳሰሉ ሀገሮች እነዚህ በሚሊዮኖች የሚቆጠሩ የት ነው የገቡት? አውሮፓ ነው በብዛት የገቡት
2: ስደተኞች።
1: አዎ ስደተኞች ከአፍሪካ ብዛት ያላቸው ስደተኞች አውሮፓ ገብተዋል። እነሱ በየቀኑ የእስራኤልን የተቃውሞ ሰላማዊ ሰልፍ እያደረጉ ነው። አልፎ አልፎ ደግሞ ከባለፉት ቅርብ ቀናት ደግሞ አሁን በኢራን የኢራናውያን ዜጎች ናቸው ደግሞ ኢንተርኔት የት ነው በእንግሊዝ ሀገር ከሚገኘው የአሜሪካን ጦር ሰፈር ላይ ቦምብ የሽብር ጥቃት ለመፈጸም ሞክረው ነበር አልተሳካላቸውም። ግን ብዙዎቹ የገቡ ናቸው በሚኖሩት የነሱ ሁኔታ ነው እንዴ?
2: የአውሮፓ መንግስታት ድክመት ነው እኛን አይነኩንም ሌላውን ነው የሚቃወሙ በሚል ችላችላሏቸው አሁን ወደ ራሳቸው ተመለሱ
1: ነው የቤታቸው ሰዓት ተቀጣጠለ
2: በእስራኤል ብቻ ይመስላቸው ነበር አሁን ራሳቸው ነው ባለፈው ፈረንሳይ አውቶቡስም ሁሉ ሲያቃጥሉ የተለያዩ ሀውልቶች ላይ ተገቢነት የሌለው ነገር ሲያደርጉ ተመልክተናል። እስራኤልን ብታደርግ ዓለም ስንት ያደርግ ነበር። እዛ ፈረንሳይ ላይ ያየነው ግን በጸጥታ ይታለፈ።
1: እሺ በዚህን ቋጭ በቀጣይ
3: ጥሩ እሺ ወደ ምቀጥለው ዝግጅት እንላፍ ሲቃ

0: ሰጠኝ። አሁን ወደ ሳምንታዊ የጤና ፕሮግራማችን ነው የምናልፈው። በጤና አብሪውት ድርጅት ስር እንግዲህ ዋና ዘጋጅና አቅራቢ ቅርታ ዶክተር ሰፈፈ በላይ አይቸ ስልክ መስመራችን ላይ ናቸው። አቶ አብርሃም መስፍንም እንግዲህ ከዋና ዘጋጅ ናቸው። ዶክተር ነው እንግዲህ የሚያቀርቡት በዋነኛነት በዚህ በኛ መገናኛው ታር ያለውን። ጤና ይስጥልን ዶክተር ሰፈፈ እንደምን አሉ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ፣ አቶ ሰጠኝ እንዲሁም ባልደረቦች በሙሉ እንዲሁም ለአድማጮቻችን እንደምን ሰነበታችሁ?
0: እናመሰግናለን። እኛ ሰላም ነን፣ እግዚአብሔር ይመስገን። በዛሬው ፕሮግራማችን እንግዲህ ከባድ የሆኑና ስር የሰደዱ በሽታዎችን በሚመለከት እንደው ግንዛቤ ለማስጨበጥ በሚል ርዕስ ጉዳይ ነው ርዕሰ ጉዳይ ዙሪያ ነው የምንወያየው። እንዴት ነው እነዚህ ከባድና ስር የሰደዱ በሽታዎች ስንል ምን ማለት ነው?
1: ትክክል ነው። እንግዲህ ከባድና ስር የሰደዱ ማለት በቀላሉ በሕክምና መፈወስ የሚያዳግቱ ማለት ነው። ባጭሩ ከባድ የሆኑ ስር ሰደድ በሽታዎች በተለይም በአሁኑ ስልጣኔ ባደገበት ዘመን በስፋት እየተፈጠሩ ያሉ በዘመናዊ ሕክምና ጥበብም ቢሆን በቀላሉ ለመፈወስ በጣም አዳጋቾች የሆኑ በሽታዎች ናቸው። እነዚህ ናቸው እንግዲህ ከባድና ስር የሰደዱ የምንላቸው። ዋና የሆኑትን ጥቂቶቹን ለመጥቀስ እንሞክራለን። የነቀርሳ በሽታዎች፣ በጣም ብዙ የሆኑ የነቀርሳ አይነቶች አሉ። ነቀርሳ እንግዲህ በዕብራይስጥ አነጋገራችን ሳርጣን የምንለው ነው፣ ወይም ካንሰር በእንግሊዝኛ። የአንጎል ውስጥ የደም መፍሰስ በሽታ፣ የመርሳት በሽታ፣ የልብ ድካም በሽታ፣ የጡንቻና የነርቭ መደንዘዝ በሽታዎች የመሳሰሉ እነዚህን የመሳሰሉ ከባድ ከባድ በሽታዎች አሉ። ስለ እነዚህ በሽታዎች አጠቃላይ የሆነ ህዝባዊ ግንዛቤ ማሳደግ በየጊዜው አስፈላጊ ነው። ይህም በመሆኑ የጤና አጠባበቅ ትልቅ ድርሻ ስላለው ለህዝቡ ሁልጊዜ በተለያዩ ዘዴዎች መግለጫዎችን፣ ማስረጃዎችን፣ ትምህርት እያስፋፋ ይገኛል። አንዱም ትልቁ የማስተማሪያ መንገዳችን ወይም መሳሪያችን ይሄው የሬዲዮ ጣቢያ አገልግሎታችን ነው። ከመነሻ ምክንያቶች መካከል በአብዛኛው የአኗኗርና የአመጋገብ ስርዓትን የተመለከተ እንደሆነ በአሁኑ ጊዜ በስፋት ሁሉ ያመነበት ጉዳይ ሆኗል። ስለ በሽታዎች እውቀትን፣ ግንዛቤን ማሳደግ፣ አስቀድሞ ማወቅ መረዳት ወሳኝነት ያለው እርምጃ ነው። በዚህ ፕሮግራማችን እንግዲህ እንደ ምሳሌ አድርገን የነቀርሳ በሽታ ምንድን ነው በሚለው ዙሪያ ውይይታችንን ለመቀጠል እንሞክራለን ማለት ነው።
2: ጥሩ ዶክተር፣ ለመግለጫው እናመሰግናለን። ጥያቄዎችን ስናቀርብ እንደው ከላይ የተጠቀሱት በሽታዎች ምን ጉዳትን የሚያመጡ ናቸው ባጭሩ ቢያስረዱን?
1: አዎ፣ እንግዲህ በአጠቃላይ ነቀርሳን በሚመለከት በልዩ ልዩ የሰውነታችን ውስጣዊ አካል ውስጥ እንግዳ የሆኑ ህዋሳት ያድጋሉ። እነዚህም ህዋሳት መርዘኛ ህዋሳት እንላቸዋለን። እነዚህ በሚያድጉበት ጊዜ ትክክለኛ ህዋሳትን እየገደሉ ማለት ነው። ለምሳሌ በሳምባ ውስጥ ቢያድግ የሳምባን ትክክለኛ አካል እየጎዳ ይሄድና እነሱ የበላይ ሆነው የሳምባን ስራ ያደናቅፋሉ ማለት ነው። በአጠቃላይ የአንጎል ውስጥ የደም መፍሰስ የምንለው በአንጎል ውስጥ ቀጫጭን የደም ቧንቧዎች አሉ። በሆኑ ምክንያቶች እነዚህ ቀጭን የደም ቧንቧዎች ሊፈነዱ ይችላሉ። ደም ይፈሳል። በፈሰሰበት አካባቢ የአንጎልን ስራ የሚያሰናክል አደጋን ይፈጥራል ማለት ነው። የመርሳት በሽታ የምንለው ያው በስሙ በትክክል እንደተገለጠው ሄደን መርሳት የሚል ከባድ ፈተና ይገጥመናል። መርሳት በሁለት ሊመደብ ይችላል። ማንኛውም ሰው ከስራ ብዛት ከስራው ጥረት ወይም ከብዙ ነገሮች በአንድነት ክብደት ሲገጥመው መርሳት ሊኖር ይችላል። ይሄ የበሽታ አይነት ልንለው አንችልም። መርሳት ማለት በጣም ከዚህ የከፋ አንድ ሰው ለምሳሌ እንበል አንድ ምሳሌ የቤቱን ቁልፍ ለማግኘት ፍለጋ የሚሄድ ከጠረጴዛው ላይ ያለውን የቤቱን ቁልፍ እዚያ መቀመጡን ረስቶ ያንን ፍለጋ የትናየት ከውጭ ከበር ወጥቶ ሁሉ ፍለጋ ፈልጋለሁ ብሎ ሁሉ እንደሚል ማለት ነው። ይሄ አንድ አነስተኛ ምሳሌ ነው። እና የመርሳት በሽታ እጅግ አደገኛ ነው። የሰውን ልጅ አጠቃላይ ክብሩን፣ መብቱን፣ ችሎታውን በሙሉ አሟጦ የሚወስድ ማለት ነው። የልብ ድካም በሽታ ሁላችን የምናውቀው ነው። ልብ ትልቁ የህይወት መሰረት ነው። ደምን በሰውነታችን ውስጥ ለማዘዋወር የሚችል የሚቀዳና የቀዳውን መልሶ ወደ ሳንባና ወደ ልብ የሚወስድ የልብ በሽታ ከገጠመ ይሄ ስራው ይደናቀፋል በአጠቃላይ ማለት ነው። የጡንቻና የነርቭ መደንዘዝ ማለት እጅ እግራችን የሚታዘዘው ከአንጎላችን በሚዘዋወሩ የመልእክት ማስተላለፊያ ነርቦች ነው። እነዚህ ነርቦች በጡንቻችን ውስጥ አሉ፣ በአጥንቶቻችን መገጣጠሚያ ውስጥ አሉ፣ በሁሉም ቦታዎች ላይ ሊኖሩ ይችላሉ። እና ይሄ እንግዲህ ነርባችን በትክክል መስራት ሳይችል መደንዘዝ ሲመጣ ስራዎች ይደናቀፋሉ፣ ከፍተኛ አደጋ ይደርሳል ማለት ነው። ይህን የመሳሰሉ ናቸው።
0: አዎ፣ እንግዲህ ስለ ነቀርሳ በሽታም ተነስቷልና እኔ ነቀርሳ በሽታ ስንል ምን ማለት ነው? እንዴት ይገለጻል? ምን አይነት ነው የነቀርሳ በሽታ?
1: ነቀርሳ በሽታን ምናልባት እንዲያው በእርሻ ስራችን አካባቢ አንድ ምሳሌ ወስደን የስንዴ ማሳ ቢኖር ስንዴ ተዘርቶ ስንዴ በቅሎ ማግኘት አለብን። ነገር ግን ስንዴው ሲበቅል አብሮት ከየት መጣህ የማይባል እንክርዳድ አብሮት ይበቅላል። ሲል ያ እንክርዳድ የስንዴውን ተክል እያጠፋ እየተጫነው ምግቡን እየተሻማ እስከ መጨረሻው ድረስ ይሄድና እንክርዳዱ ዋና ባለቤት ሆኖ በማሳው ላይ ስንዴው ይጠፋል። እና በሰውነታችንም ውስጥ እንግዲህ እንዲህ ያሉ ህዋሳት አሉ። ትክክለኛውን ህዋሳት የሚያጠፉ መርዘኛ ህዋሳት ይበቅላሉ፣ ያድጋሉ፣ ይስፋፋሉ ማለት ነው። ለምሳሌ የሳምባን ጉዳይ ወስደናል። በልብ ውስጥ ሊኖሩ ይችላሉ፣ በደም ውስጥ ሊኖሩ ይችላሉ። የመሳሰሉ ግን በሳምባችን ላይ ይህን የመሰለ ነቀርሳ ሊኖር ይችላል። እና የነቀርሳ አይነቶች እጅግ ሰፊ ናቸው። መግለጫቸውም በጣም ሰፊ ነው።
2: ጥሩ። ሌላው የነቀርሳ በሽታዎች የሚያጠቁን በየትኛው የእድሜ ገደብ ውስጥ ነው? እንዲስ መቼ ጀምሮን የበለጠ ጥንቃቄ ማድረግ ያለብን?
1: ጥንቃቄያችን ሁልጊዜም ከእድገታችን ጋር አብሮ የሚጀምር ቢሆን በጣም የተመረጠ ነው። ሰውነታችን ብዙ ስራዎችን ሲያከናውን ከኖረ በኋላ የመድከም ሁኔታ ይገጥመዋል። የማርጀት ሁኔታ ይገጥመዋል። ህዋሶቻችን ቶሎ ወደ አዲስነት አይቀያየሩም። እና በዚህ ጊዜ ድካም በሚመጣበት ጊዜ እነዚህ የነቀርሳ ህዋሳት በድንገት ያንን አካባቢ ይወሩታል። እና እድሜን በምናይበት ጊዜ ብዙውን ጊዜ ከአርባ ዓመት በላይ ባለው እድሜያችን ወደ ላይ ያለው የነቀርሳ በሽታዎች ሊገኙብን ይችላሉ። አንዳንድ ጊዜ ግን የደም ነቀርሳ ለምሳሌ በህፃናት ላይ ጀምሮ ሊገኝ ይችላል። ሌሎችም እንደዚሁ። እና በጥቅሉ ስንናገር እድሜያችን ከአርባ ዓመት በላይ በሚሆንበት ጊዜ እነዚህ በሽታዎች በብዛት እየተከሰቱ ይመጣሉ ማለት ነው።
0: የነቀርሳ በሽታዎችን መከላከልና እንደው ዘመናዊ ሕክምና ጉዳይ እንዴት ይታያል?
1: ይሄ ነው እንግዲህ ዋናው ነገር። በአሁኑ ጊዜ በሽታዎች እንደመብዛታቸው መጠን በዘመናዊ ሕክምና ጥበብም ብዙ ጥበብ እየተፈለሰፈ እየተገኘ ነው። ብዙ የምርምር ስራዎች በዓለም ዙሪያ በከፍተኛ ደረጃ ይካሄዳሉ። ከጊዜ ወደ ጊዜ ብዙ ውጤታማ ሁኔታዎችም እየታዩ ነው። እና የነቀርሳን በሽታ ለመከላከል የሚያስችሉ ከመደበኛ እስከ እጅግ ከፍተኛ መጠን ያላቸው ዘመናዊ ሕክምናዎች አሉ። ብዙም ተስፋ የሚሰጡ ውጤቶች ይታያሉ። ይህንን ለማግኘት ግን እያንዳንዱ ሰው በቀላሉ ሊያገኘው አይችልም። ወይም በኢኮኖሚ አቋሙ ወይም በግንዛቤው ወይም ደግሞ በጤና አገልግሎቱ አቀራረብና አቀባበል የመሳሰሉ ምክንያቶች ሊገቱት ይችላሉ እንጂ ዘመናዊ ሕክምና እነዚህን በሽታዎች ለመታገል በቂ ዝግጅትና ችሎታ እንዳለው ነው የምናውቀው።
2: ጥሩ። ወደ ሌላው ጥያቄያችን ስናልፍ ደግሞ የነቀርሳ በሽታዎችና የኑሮ ስርዓት ለውጥ ሲባል ምን ማለት ነው? በምን መልኩ ነው የኑሮ ስርዓት ለውጥ ማምጣት ያለብን?
1: አዎ፣ በአሁኑ ጊዜ በሰፊው የሚነገረው በሰፊው ትምህርት የሚወሰድበት የኑሮ ስርዓታችንን ማስተካከል ነው። የኑሮ የአኗኗር ዘይቤ ማለት በአመጋገብ አካልን በማጠንከር በአእምሮ ውስጥ የሀሳብ ጫናዎችን በመቋቋም ስርዓት ያለው የዕለት ከዕለት የስራ ፕሮግራምን ፈጥሮ በዚያ መመራት የመሳሰሉ የአኗኗር ስርዓት ለውጦች ናቸው። በተለይም በአመጋገብ ጉዳይ ብንወስድ የምንጠጣው መጠጥ እና የምንመገበው ምግብ ከዘመናዊው የስልጣኔ ምግብ ጋር በአብዛኛው የሚዛቡ ሁኔታዎችን ይፈጥርብናል። እኛም ባለመገንዘብ የሚጎዱንን አስተውለን ከመመልከት እንሰንፋለን። እና ለምሳሌ በፋብሪካ እየተሰሩ የሚወጡ የምግብ አይነቶች፣ የመጠጥ አይነቶች የመሳሰሉት ከዚህ ከነቀርሳ በሽታ መነሳት ጋር ቀጥተኛ ግንኙነት አላቸው። እንበል ለምሳሌ አልኮልን ብንወስድ አልኮልን ከሚገባው መጠን በላይ የአልኮል ሱሰኛ በመሆን የአልኮል ጥገኛ በመሆን ያለን ሰዎች ቀጣዩ የህይወታችን ሁኔታ

0: በማጠቃለል
1: ማጠቃለያው ምን ጊዜም መንቃት ነው። መንቃት እውቀትን ማዳበር ያወቅነው እውቀት በሙሉ ግንዛቤ ወደ ተግባር መለወጥና ያኗኗር ስርዓት ለውጥ በጎ የሆነ ጤናማ የሆነ በማህበራዊም ሆነ በማንኛውም ረገድ በጤናም ረገድ በጎ የሆነ ያኗኗር ስርዓትን መከተል ነው እና ነገ ዛሬ ሳንል ሳንሰለች ትምህርት መቀበል አለብን። ያለ እውቀት ሌላ ነገር ምንም ሊረዳን አይችልም። እውቀት ወደ ተግባር ይለወጣል፣ ተግባር ደግሞ ውጤታማ ይሆናል። እና ለማህበረሰባችን ሁልጊዜ የምናስታውሰው ምንድን ነው? ለትምህርት ዝግጅት መኖር አለበት፣ በቂ ዝግጅት መኖር አለበት። እና አገልግሎቶች በየመስኩ አሉ። ነገር ግን እነዚያን አገልግሎቶች በትጋት ተጠቃሚዎች እንድንሆንባቸው ያስፈልጋል ነው የምለው።
2: ጥሩ ዶክተር፣ በጣም ነው የምናመሰግነው። መልካም ጊዜ እንመኛለን ለሰጡን ማብራሪያ። ሰላም ቀን።
1: እኔም እንዲሁ መልካሙን እመኛለሁ። መልካሙን ጊዜ ያምጣልን፣ ሀገራችንን ሰላሟን ይጠብቅልን፣ ዓለምን ሰላም ያርገው። ደህና ሁኑ።
0: እናመሰግናለን።
2: ወደ ቀጣይ አድማጭ እናልፋለን። አቶ ውበት ደሴ ጋር ነው ቃለ ምልልስ የምናካሄደው። ጤና ይስጥልን አቶ ውበት፣ እንደምን አልክ?
3: ጤና ይስጥልኝ።
2: ሰላም ነው ወይ?
3: አለነ፣ እንዴት ናችሁ? ለአድማጮቻችንም ለእናንተም እንደምን ናችሁ?
2: ለሁሉም እንግዲህ ደርሷል። እናመሰግናለን። ከአንተ ጋር መወያየት እንፈልገው እንግዲህ የጥቅምት ሰባት የሽብር ጥቃት ማስታወሻ በመንግስታዊ ደረጃ ትላንት ተካሂዷል። ነገ ደግሞ ዜጎች የሚያካሄዱት አለና እንዴት ተመለከትከው? የጥቅምት ሰባትን የሽብር ጥቃት አጠቃላይ ሁኔታ እስካሁን ያለው እንዴት ታየዋለ?
3: እንግዲህ ያው ብዙ እህቶቻችን፣ ብዙ ወንድሞቻችን፣ ብዙ ልጆቻችን፣ ብዙ ወታደሮቻችን አልቀዋል። ግን ያለቁ በግብ ነው፣ አላማ ይዘው ነው ያለቁ እንጂ ዝም ብለው ወይም ሲቀርጽ ሲሰርቁ ወይም ሲቀጥፉ አይደለም። በአላማቸው ነው የሞቱ፣ ከሞቱም አይቆጠርም ነው ምለው እና ስለዚህ ያው ይህ ጦርነት ችግር እንዳደረሰ ሁላችንም እናውቃለን። ግን ዝሮ ዝሮ ግን ግቡን የመታ ነው ይመስለኛል። ጋዛም ሆነ በሶሪያም ሆነ በኢራንም ሆነ ሁሉ ሀኛ ላይ አስቦኛል ለመደብደብ የመጣውን በሙሉ በተመንም ሆነ እያንዳንዱ ድርሻውን ቀምሷል ነው ምለው እኔ እንግዲህ።
0: በእርግጣው ይሄ ጦርነት እንግዲህ ጥቃቱን ተከትሎ ለሶስት አመት ለሁለት አመት ተኩል የዘለቀው ጦርነት እውነት ነው ብዙ ጦርነት ነው ያስነሳ ይሄ ጥቃት። እስራኤልንም የበለጠ ጠላቶቿ እንድታደርግ ምክንያት ሆኗል። እንደውም ወደ ጥቃቱ ስንመለስ ጥቅምት ሰባት የደረሰው ጥቃት ሲታሰብ እንዴት እስራኤልን ያህል ሀገር እስራኤል መከላከያ ሰራዊት በሐማስ እንዲህ አይነት ጉዳት ይደርስበታል ሲባል ለማመን ይከብደናል ሁላችንም። አንተ እንዴት ታየዋለህ?
3: እኔም ከብዶኛል። ለምንድን ነው የከበደኝ? ይቺ አገር በደንበሯ ራሱ ድሜትና ዝንብ ሲሾልክ የምታይ አገር እንዴት እነሱ በግኒ ደቅሰው እስከሚገቡ፣ እንዴት ወታደርስ የለም ከጊቡሉ፣ እንዴት ሻፕራክስ ምንድን ነው ስራው የነበረ? በጣም የሚያስገርም ነገር ነው ያለ። አሁን እኮ እስካሁን ድረስ አንድ መፍትሄ አልተገኘበትም። ለምንድን ነው መፍትሄ ያልኩት? ምንድን ነው ለሚቀጥለው ትውልድ ይሄ ነገር በምን እንዴት ነው ሰውነውስ የገቡ? ለምንድን ነው ሻፓክ የሌለ? ለምንድን ነውስ መረጃ አስቀድሞ ለምንድን ነውስ መረጃው ያልደረሰ? ወታደርስ እንዴት በቂ ወታደር በጅቡል የለም? እንዴ በጣም እኔ ለራሴ በጣም እስካሁን ድረስ ውጤቱ ከምን ደረሰ የሚለውን ነው የምጠባበቂያለን።
2: አዎ፣ አሁን ሁላችንም የምንጠይቀው ነው። እንዳልከው የጸጥታ ጥበቃ አባላት በወቅቱ ያው ደንበር እስከሆነ ድረስ በተጠንቀቅ መጠበቅ ያለባቸው ሁልጊዜ ነው። ዛሬም ነገም ከነገ ወዲያም በዓለም ሆነ ምንም ሆነ መጠበቅ አለባቸውና በነበረው ክፍተት ሁሉም ጥያቄ እያነሳ ነው። እና እንደው ለወደፊት እንደዚህ አይነት ነገር እንዳይሆን ትምህርት ተወስዷል ብለህ ታስባለህ ወይስ ገና የሚቀሩ ስራዎች አሉ?
3: እንግዲህ ትምህርት ወስዷል ማለት ይችላል። እንግዲህ ትምህርት የሚወሰደው ደግሞ የሚቀጥለው ያለፈው ችግር መፍትሄ ሲገኝ

0: መፍትሄ ተገንቶ ያን ያለፈው ችግር ምን አይነት ምክንያት ነው? ደንበራችን ጥሶ በጊኒደር ሲገቡ እንዴት ነውስ ያነቃነበት ምክንያቱ የምንድነው? ሚለው ምንድነው? ይሄ ተመርምሮ የዛ ውጤት ሲገኝ ከዛ ወዲህ እኔ ነው አደ በኋላ ደሞ ጥንቃቄ ወሰድበታል ቢጀምር። አሁን ግን ለዚህ መፍትሄ ሳይገኝ እንዴት ያለ ጥንቃቄ ነው ያለው? እንዴት አሁን ባለፈው እንግዲህ አይተቷል ባየር ላይ ጥቃት ሊሰነዝር ስንት ኤው መቼም ጂቦሪን በቃ ጠንካራ የሆኑ በቃ እኛ ልጆቻችን እንገልን እኛ እንሞታለን ብለው ህዝብ አትርፈዋል ማለት ይችላል። ሻፓክ ምንድነው ስራው ነው?
1: ተራ ዜጎች ነው እንግዲህ ይሄን ጥቃት ያስቀሩት።
0: ሽቢለ ስሪስ ቺቤሰላስሪስ የተዋጉ እነማናቸው? ግለሰቦች ናቸው የተዋጉ። ወታደር እኮ የለም። እስከ 7 ሰዓት እስከ 6 ሰዓት እኮ ድረሱልን እባካችሁ እያሉ እኮ ማንም የደረሰላቸው ሰው የለም።
2: እንግዲህ የመንግስት ህግ አማካሪው ራሱ ያወጡት ሪፖርት ብዙ ክፍተቶች እንደነበሩ ነው። የአየር ኃይሉስ የት ነበረ? ያንን ያክል ጊዜ እንዲህ ብቃት ያለው የአየር ኃይል ኢራን ድረስ ሂዶ ብዙ ስራ ሰርቶ የመጣው አየር ኃይል አሁን ያኔ የት ነበረ የሚለው ሁሉ ጥያቄ ነው።
0: አዎ ሚስጥር፣ ምን አይነት ሚስጥር ነው ያለ ነው ብለው ነው እኮ አሁን ምን አይነት ሚስጥር ነው ያለ? እንዴት የአየር ኃይሉ በዛም ጊዜ ጦርነቱ ሲቀሰቀስ ጅቡኑን ራሱ እየመታ መኪናው እንደሄድ ማድረግ ማጠር አልነበረበትም?
1: እንደገቡ እንዳይወጡ ማድረግ
0: የሁለት ሰንጀር እኮ እንዳይሄድ አንፈሽ ዝም ብለህ ክብሹን በማትወት እየደመሰሰ እያረሰ ብቻ ነው ያና ሁለት ሰንጀር ከዛው ላይ ነው የሚያቆም የነበረ። አይሄድ አይገባም ነበር ወደ አዛ።
1: ቢያንስ የተጠለፉ ዜጎች አይሄዱ ነበር ነው ዜጎች መጽረፍ አይችልም ነበር።
0: ዜጎቻችንም እንዳይሞቱ አንፈሽ ሂደሽ ሜዳውን አጥረሽ አንዱ ሜዳ ከመታው አንድ ምሳይል አይሄድም መኪናው ያቆማል። በዛን ጊዜ የእግር ጦር በአየር ጥላ እየወረደ ሁሉን እያከበበ ይሁላ ሀቱፊም ሁላም አይገባም። 250 ሀቱፊም መግባት ማለት እኮ በቃ ውርዴታችንን በቃ በራሳችን በእኛ ላይ በቃ ልብሳችን ለብሰን ቁጭ ነው ያለኛ።
1: አዎ ለማንኛውም ይሄ ጥቃት እንግዲህ ይሄን ጥቃት ተከትሎ ከባድ ነበር ጦርነቱ ጋዛ ሰርጥ ውስጥ። ከተጠበቀው በላይ ከባድ ነበር፣ ልክ አስጨራሽ ነበር የነበረው የእግረኛ ሰራዊቱ ገብቶ ያካሄደው ጦርነት። የተከፈለው መስዋዕትነት ብዙ ቤተሰቦች ልጆቻቸው እንግዲህ በህይወት መስዋዕትነት ከፍለዋል። ብዙ ቤተሰቦች አዘንተኛ ሆነዋል። በሀገሪቱ ላይ ያደረሰው ጥፋት ያን ቀን ከደረሰው ጥቃት በላይ ለ2-3 ዓመት ደግሞ ከባድ ነው እና እንዴት ታየዋለህ?
0: እንግዲህ ኦዲሽን እነዚህ ከሞቱ አይቆጠሩም እየሻለው በመጀመሪያ ጊዜ ዋናው ምላጭ ሳይስቡ ከምኝታቸው ተኝተው ከበቲስ ውስጥ የሞቱ ልጆች አሉ። የነዚህ ነው የሚያሳዝኑኝ። ለምን የሰለጠኑትን ስልጣኔ ሳይጠቀሙበት በእጃቸው ከተኙበት ቦታ በመሞታቸው ይሄ ነው የሚያሳዝነኝ።
2: እስራኤልን ያክል
0: ተዋጉ፣ ጠላታቸውን እያቸነፉ ሁሉን እያቸነፉ በቃ ይኸው አገሪቱን ነጻ እንደወጣስ ነው
2: ምቆጥረው። በውጊያ ላይ ወታደር መሰዋት ያለ ነው። አንተም አዛ ድረስ የተዋጋ ልጅ አለህ ታውቀዋለህ። እንግዲህ እሱ ስለሚነግርህ ያን ሁሉ ማሳለፍ የጀግንነት ስራ ነው። ግን ከዛ ባሻገር ግን አሁን ታንኩን መጥተው ተቆጣጥረው እንደ ተራ መኪና ላይ ሆነው ፎቶ ሲነሱ ማየት ለእስራኤል ውርደት ነው የወቅቱ። እንግዲህ ከዛ መማር ያስፈልጋል። ስለ መታሰቢያው ስም ትላለህ? ትላንት በመንግስት ተካሂዷል፣ ነገ ደግሞ በዜጎች ምን ትላለህ ውበት?
0: አዎ መታሰቢያው በደንብ ይሄ እውቅና መሰጠት አለበት። እነሱ ምንም የሞቱ ሙተዋል። እንደገና ደግሞ እነዛም ደግሞ የሞቱ ደግሞ እየተፋለሙ ነው፣ ድረሱልን እባካችሁ እያሉ ነው በማማዱሁ ላይ እየገቡ ለነዚህ ለሞቱባቸው ቤተሰቦች እንደ ነጽ እንደ ሮማኒያ እንደ ሞቱ ተይ እውቅና እንደተሰጡት ይህ በየአመቱ መታሰቢያና ለወላጆች እውቅና መሰጠት አለበት ብዬ ነው የማምነው።
1: ጥሩ እናመሰግናለን ውበት። ምናልባት ምትለው ነገር ካለ መጨረሻ?
0: ልጆቻቸው ምንም ባይመለሱ እውቅና መሰጠት አለበት እንደ ናዚው ጭፍጨፋ።
2: አሁን እነሱ ለምሳሌ ጥቅምት 7 ነው እንዲታሰብ የሚፈልጉት እና ጥቅምት 7 መንግስት ማወቅ አለበት ነው መጨረሻው መልእክት?
0: የተማወቅ አለበት እንጂ መንግስትማ ማወቅ አለበት። እንደገና ደግሞ ውጤቱን ማምጣት አለብን። ነገር እኮ እኛ እኮ በህይወት የለንም ማለት ነው። ይሄ ነገር ለምን ተከሰተ የሚለውን ይሄ መንግስት ወይም እስር ቤት መግባት አለበት ወይም ደግሞ አንድ ነገር ማምጣት አለበት።
1: I'm going to go to the hospital.
0: እንግዲህ ድል ለመዲና እስራኤል ላለው ጦርነቱ ገና አላበቃም። በሊማንንም ሆነ በአዛ በሶሪያ በኢራን ገና አላበቃም። ግን ድል ለመዲና እስራኤል ነው ማለት ለወታደሮቻችን አምላክ ይጠብቅልን። መልካም ቀን።
1: እሺ መልካም ቀን። እናመሰግናለን። መልካም ቀን ይሁንልን።
2: መልካም ቀን።
1: እንግዲህ በዚህ አጋጣሚ ሰጠኝ ነገጥ ኦክቶበር 7 ጥቅምት 7 ቀን ያው ስርጭታችን እኛም በሲድሮት ከተማ ነው የሚካሄደው ከአንድ ሰዓት እስከ 2 ሰዓት ያለው እዛ ነው ስርጭታችን የሚተላለፍ ለማስተዋወስ ነው ለአድማጮች።
2: አዎ በሲድሮት ከተማ ነው የምናደርገው። እንግዲህ ነገ ጧት እዚህ ስቱዲዮ ይኖረናል እዛ ከሰዓት በኋላ እዛ ምሽትም እዚህ ስቱዲዮ ይኖራል። ያው በመታሰቢያ ነው ይበልጥ
1: በጥቅምት 7 ጥቃት ዙሪያ ነው ያው እንግዲህ እዛ ሲድሮት የነበረው ሁኔታ እና ያለን እንግዲህ ሲድሮት የምትኖሩ የኛ ማህበረሰብ አባልም እናገኛቸዋለን በዚህ አጋጣሚ ነገ አንድ ሰዓት ላይ እዛ ነው ስርጭቱም ይሆነው። እናመሰግናለን። ስርጭታችን ተጠናቀቀ። የቴክኒክ ባለሙያችን ናቲ ብላንክ ከት ነበር። በምሽቱ ስርጭት እንደገና አድማጮች ጋር እንገናኛለን።
2: ባልደረባችን ሻየውንም
1: እናመሰግናለን። አዎ መልካም ቀን።
2: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጠር የምሽልሽ ካፍሄ በቲሽሬ ታፕሽን ፔ ዛይን ሲዮን ዳራፓን ዘመን አቆጣጠር ኦክቶበር 6 ቀን 2016 ዓ.ም ብረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ መስከረም 26 ቀን 2019 ዓ.ም ብረት ነው። የቴክኒክ ባለሙያችን ዛፈር ሳሌም ሲዮን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናስቀርብና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና። የብሔራዊ ደህንነት ቢሮ ጥቅምት 7 ቀን የደረሰውን ጥቃት መታሰቢያ ተከትሎ በውጭ ሀገራት የሚኖሩ እስራኤላውያን ከፍተኛ ጥንቃቄ እንዲያደርጉ አሳሰበ። በፍላይ ዱባይ አየር መንገድ ላይ የተፈጠረውን የሽብር ጥቃት ሙከራ ተከትሎ የሚካሄደው ምርመራ እንደቀጠለ ነው። የደህንነቱ ስርዓት ባለስልጣናት በጣም አሳሳቢ የተባለ የቅርብ ጊዜ ተጨባጭ ሁኔታዎችን አስመልክቶ መወያየታቸው ተገለጸ። የመከላከያ ሚኒስትር እስራኤል ካጽ በእስራኤል መከላከያ ሰራዊትና በዜጎች ላይ የሚያነጣጥሩ የፍልስጤም መስተዳድርና ደጋፊዎቹን አስጠነቀቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የብሔራዊ ደህንነት ቢሮ ጥቅምት 7 ቀን የደረሰውን ጥቃት መታሰቢያ ተከትሎ በውጭ ሀገራት የሚኖሩ እስራኤላውያን ከፍተኛ ጥንቃቄ እንዲያደርጉ አሳሰበ። ብሔራዊ ደህንነት ቢሮ ባስተላለፈው የማስጠንቀቂያ መልእክት ኢራንና ተላላኪዎቿ አሸባሪ ድርጅቶች በውጭ ሀገራት ተቃውሞ ሰልፎችን በማካሄድ በዚህ ወቅት በእስራኤላውያንና በይሁዳውያን ላይ ጉዳት ለማድረስ ስለሚያስቡ ጥንቃቄ ማድረግ እንደሚያስፈልግ አሳስቧል። በተጨማሪም ዜጎች ወደ ውጭ ሀገራት የሚሄዱ ከሆነ መዳረሻቸውን አስቀድመው በማህበራዊ መገናኛ አውታሮች እንዳያሳውቁና ወደ ዮርዳኖስ፣ ኳታር፣ ሶማሌላንድና ሲናይን ጨምሮ ወደ ግብጽ ከመሄድ እንዲቆጠቡ በማለት በማስጠንቀቂያ መልእክቱ ገልጿል። የደህንነቱ ስርዓት ባለስልጣናት በጣም አሳሳቢ የተባለ የቅርብ ጊዜ ተጨባጭ ሁኔታዎችን አስመልክቶ መወያየታቸው ተገለጸ። በውይይቱ ኢታማጆር ሹም እያል ዛሚር፣ የፖሊስ አዛዡ ዳኒ ሌቪና የሻባክ ኃላፊው በተለያዩ ግንባሮች ሊፈጠር ስለሚችለው ተጨባጭ ወቅታዊ ሁኔታዎችን አስመልክተው መወያየታቸው ታውቋል። በውይይቱ በመሀል ሀገርና በድንበሮች አካባቢ የሽብርተኞችን እንቅስቃሴ ለመከላከልና የወንጀል ድርጊትንም ለማስቆም የተጠናከረ ስራ እርምጃ መውሰድ እንደሚያስፈልግ ገልጸዋል። በውይይቱ ከተሳተፉ አካላት በቅርቡ የሚካሄደውን ብሔራዊ ምርጫ ደህንነት የሚያረጋግጡ እርምጃዎች እንዲወሰዱ የተስማሙ መሆናቸውን ከደረሰን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካጽ በእስራኤል መከላከያ ሰራዊትና በዜጎች ላይ የሚያነጣጥሩ የፍልስጤም መስተዳድርና ደጋፊዎቹን አስጠነቀቁ ተባለ። ካጽ የእስራኤል ጸጥታ ጥበቃ አባላት ላይ በይሁዳና ሰማሪያ አካባቢ በሰፈራዎች በሚኖሩ እስራኤላውያንና በፍልስጤማውያን ሰፈሮች አዋሳኝ ድንበር ላይ መሳሪያ የሚያነጣጥሩ የፍልስጤም መስተዳድርና ተባባሪ ድርጅቶችን በማስጠንቀቅ በእንደዚህ አይነት አጋጣሚዎች በጠቅላይ ሚኒስትር ናታንያሁ ውሳኔ መሰረት መከላከያ ሰራዊቱ በአጠቃላይ በፍልስጤም መስተዳድር ላይ ጦርነት ይከፍታል ብለዋል። ካጽ በመንግስታዊ የደህንነት ስብሰባ ላይ ባሰሙት ንግግር የመከላከያ ሰራዊቱ በይሁዳና ሰማሪያ አካባቢ የተቀመጠው ከጥቅምት ሰባቱ የሽብር ጥቃት በተወሰደ ልምድ መሰረት የእስላም ጅሃድ በአካባቢው የሚኖሩ እስራኤላውያን ላይ ጥቃት እንዳያደርስ ለመከላከል እንደሆነ ገልጸዋል። ከ20 ቀናት በኋላ ጥቅምት 27 ቀን በሚካሄደው ምርጫ በውጭ ሀገራት የሚገኙ እስራኤላውያን ድምፅ እንዲሰጡ ለማጓጓዝ በተጀመረው እንቅስቃሴ ላይ የሊኩድ ፓርቲ ባቀረበው አቤቱታ ላይ ስምምነት ተደረሰ ተባለ። በምርጫ ቦርድ ሊቀመንበሩ ዳኛ ኖአም ሶልበርግ ፊት ሁለቱ ወገኖች ባደረጉት ውይይት የበረራው ቲኬት ክፍያ ላይ ከዚህ በፊት እንደነበረው እንዲቀጥል እና ተጨማሪ ቲኬቶች እንደማይሸጡ መስማማታቸው ታውቋል። የእንቅስቃሴው መሪዎች ለፍርድ ሂደት ማስፈጸሚያ ለወጣው ወጪ በአስር ሺዎች የሚቆጠሩ ሸቄል ይከፍላሉ ተብሏል። በሊኩድ በኩል እንቅስቃሴውን የሚመሩ አካላት በመራጮች ላይ ተጽዕኖ ለማሳደር ይጠቀሙባቸዋል ያሉ ሲሆን፣ ተንቀሳቃሾቹ ግን ከገንዘብ ጥቅም ጋር የተያያዘ እንዳልሆነ ገልጸዋል። ዳኛ ሶልበርግ የተለየ አቋም ባያሳዩም በምርጫ የሚሳተፉ አካላት ከጉቦና ከተከለከሉ ጥቅማጥቅሞች እንዲጠነቀቁ ማሳሰባቸው ተገልጿል። ይህ በዚህ እንዳለ ምርጫው ሊካሄድ መቃረቡን ተከትሎ አስቀድሞ በሚካሄዱ ቅድመ ጥናት ግምገማ የካሁን ላማን ፓርቲ ወደ ክነሴት የሚያስገባው ድምፅ እንደማያገኝ እየተገለጸ ሲሆን፣ የፓርቲው ሊቀመንበር ቤኒ ጋንጽ ግን ጥልቅ የሆነ ጥናት እያካሄዱ እንደሆነና 6 ምናልባትም 7 አባላት እንደሚያገኙ መረዳታቸውን በርሸት ፊት ሬዲዮ በተደረገላቸው ቃለ መጠይቅ ገልጸዋል። በፍላይ ዱባይ አየር መንገድ ላይ በተፈጠረው የሽብር ጥቃት ሙከራ የሚካሄደው ምርመራ እንደቀጠለ ነው። ይህ አመት ከጀመረ አንስቶ እስካሁን ከሶሪያ፣ ከሊባኖስ፣ ከኦማንና ከሌሎች የተለያዩ ከእስራኤል ጋር የዲፕሎማሲ ግንኙነት ከሌላቸው ሀገራት ከ1200 በላይ የሚሆኑ የበረራ ሰራተኞች ወደ እስራኤል መግባታቸውን የውጭና የደህንነት ጉዳይ ኮሚቴ የመረጃ ንዑስ ኮሚቴ ባካሄደው ምስጢራዊ ውይይት ላይ ገልጿል። በውይይቱ የተገኙት የበረራ ባለስልጣን ቢሮ ተወካይ ፍላይ ዱባይ አየር መንገድ ወደ እስራኤል እንዳይገባ ለአንድ ወር የተጣለበት እገዳ ቢያንስ ለተጨማሪ 1 ሳምንት ያክል ለማራዘም እያሰቡበት እንደሆነ ገልጸዋል። የኮሚቴው ሊቀመንበር ቦአዝ ቢስሙት ከውይይቱ በኋላ በእስራኤል የሲቪል በረራዎች ላይ ያለው አሰራር ከዛሬ ጀምሮ ለውጥ እንደሚደረግበት አስታውቀዋል። 900 የሚሆኑ ጉዳት የደረሰባቸውና ቤተሰቦቻቸው የተገደሉባቸው ዜጎችን የሚወክሉ አካላት የፍልስጤም መስተዳደርና ሌሎች ድርጅቶች 5 ቢሊዮን ሸቄል ካሳ እንዲከፍሏቸው በኢየሩሳሌም ከተማ በሚገኘው የአውራጃ ፍርድ ቤት ክስ አቀረቡ ተባለ። ከሳሾችን የወከሉት ጠበቃ ፕሮፌሰር ጊዶን ፊሸር የክሱ ዓላማ የአሸባሪዎችን የኢኮኖሚ ምንጭ ለመጉዳት እንደሆነ በርሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ገልጸዋል። የህግ ጠበቃው ጨምረው እንዳሉት ሽብርተኛነት ያለ ገንዘብ ሽብር መሆን አይችልም። አሸባሪዎች ሸቄልን ከሸቄል ላይ፣ ዶላርን ከዶላር ላይ እየጨመሩ ለበርካታ ዓመታት አሰባስበዋል። በኢኮኖሚ እንዲጎዱ ማድረግ ከቻልን የገንዘብ ድጋፍ የሚያደርጉላቸው አካላት ሁኔታውን መረዳት ይችላሉ። በጣም ከባድ በሆነ መንገድም ጉዳት እንዲደርስባቸው እናደርጋለን ብለዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቄል ከ04 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቄል ከ43 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገና ከነገ ወደ ሐሙስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል። አርብም ተመሳሳይ የአየር ጸባይ ይኖራል ተብሎ ይጠበቃል። ቅዳሜ ከሰዓት በኋላ በተለይ በደቡብ እስራኤል በነጌባ አካባቢ በአንዳንድ ቦታዎች ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: ማሽካንታ ለመክፈል የተቸገራችሁበት ደረጃ ካጋጠማችሁ በአንስተኛና በተመጣጣኝ ወለድ ከባንክ አዲስ ማሽካንታ መውሰድ ከፈለጋችሁ ወይም ለአዲስ ማሽካንታ ባንክ ካልፈቀደላችሁ እኔና የሥራ አጋሮቼ ከጎናችሁ አለን። ማለትም በአዲስ መልኩ አቅማችሁ በሚፈቅደው መሰረት ከባንክ አዲስ ማሽካንታ እንድታገኙ አተኩረን እንሰራለን። በዚህም ግልጋሎት የተረጋጋና አስተማማኝ ኑሮ ትከተላላችሁ። ልክ ነሽ ለተረጋጋ ህይወት አመቻች ድርጅት በዚሁ ቁጥር ደውሉልን። ኮሃቤት 6048 አሁኑኑ ደውሉ። ግልጋሎቱ ደንቡን ያማክላል።
1: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባን አቅርበናል። ወርቅነሽ የደህንነት ጉዳይ ዘጋቢያችን ጥላውን መልኬ በስልክ መስመራችን ይገኛል። ጥላውን እንዴት አመሸ? ጥላውን
2: አድማጮች እንዴት ናችሁ?
1: እኛ ደህና ነን። ሰላም ነው ወይ?
2: ሰላም ነኝ እግዚአብሔር ይመስገን።
1: ጥሩ። እንግዲህ ያው ጥቅምት 7 የተፈጸመበት ጊዜ ነገ ነውና ነገ ደግሞ ዜጎች ያስቡታል። ከዚህ ከጥለፋ የተመለሱ ዜጎችም ፓርካርኩን በተባለው በተለያዩ ቦታዎች ይታሰባልና እንዴት ነው ያለው ሁኔታ? ለነገ ምን ይጠበቃል? በአጠቃላይ ሁኔታ
2: ያው በይበልጥ የዚህ ሽብር ፈጠራ ድርጊት ወይም ደግሞ ከጦርነት ጋር ተያይዞ እንግዲህ መስዋዕትነት የከፈሉትን የነዚህ ቤተሰቦች ማለት ነው። በይበልጥ ይህን የሚያዘጋጁት ደግሞ የተጠለፉት ቤተሰቦች በህይወት የተሰዉትና እንደገና ከጠለፉ በኋላ የተመለሱት እንግዲህ አጠቃላይ ትናንት በብሔራዊ ደረጃ በመንግስት ደረጃ ሲከበር ነገ የሚከበረው ደግሞ በነዚህ በግለሰቦች አነሳሽነት ማለት ይቻላል ብዛት ያላቸው ግለሰቦች የሚቆጠሩ እንግዲህ ከ50 ሺህ በላይ ወደ ቦታው መግቢያ ትኬት ገዝተው ማለት ገዙም በል እንጂ በእርግጥ ብዙ እንኳን በነፃ እንደተሰጠ የሚነገርበት ለማንኛውም ወደ ቦታው በመሄድ እንግዲህ ይህንን ቀን እያስባሉ ወገኖቻቸውን በዚህ ስነስርዓት ንግግሮች ይሰማሉ። እንደገና የተለያዩ ሀዘን የተሞላባቸው ሙዚቃዎችን ብዛት ያላቸው አርቲስቶች ከሀያ በላይ የምኑ አርቲስቶች በጣም እውቅና ያላቸውም እነዚህን የተሰዉትን ወገኖች በማስታወስ እንግዲህ ያው ብዙ ያው እንዴት ነው ዜጋዎች የሚያዝኑበትና እነዚህ ሰዎች የሚያስታውሱበት ሀዘን የተሞላበት ቀን ይሆናል ነው ማለት ይቻላል ነገ። እና ሁሉም ግዴታ በደሉ የደረሰበት ብቻ ሳይሆን ወይም ደግሞ ወገኖቻቸው የተሰዉትን የሞቱ ብቻ ሳይሆን ሌላው አጠቃላይ እስራኤል ማህበረሰብም ይህንን ሁኔታ እንግዲህ በቴሌቪዥን መስኮትን በመከታተል ሁሉም እንዴት ነው ሀዘን የተሞላበት ምሽት ያው ማታ ላይ ነው የሚጀምረው ይሆናል ያለው ሁኔታ ያን ከሞላ ጋር ደግ ነገር እንጠብቀው።
3: አዎ ጥላሁን፣ እንግዲህ ከዚህ ጥቅምት 7 ጥቃት ጋር ተያይዞ ብዙ ነገሮች አሉ እንዳልከው መታሰቢያ ትናንትም ነበር ነገም ይሆናል። አሁን በገለጽከው መንገድ ቤተሰቦች ነው የሚያስቡት በአብዛኛው። ከዚህ ጋር ተያይዞ በአገር አቀፍ ደረጃ እንግዲህ በዚህ ለሶስት ዓመት ባይሞላውም ጦርነቱ ለበርካታ ጊዜ ተካሂዷል። በጦርነቱ ሂደት በሀገሪቱ ላይ የደረሰ ሁኔታ አለ። የተጠለፉ ዜጎችና ቤተሰቦቻቸው አሁንም ድረስ ምላሽ ያልተሰጠበት ብዙ ጥያቄዎች ይነሳሉ። ጥቃቱ እንዴት ደረሰ ለሚለው እና እንደው አገር አቀፋዊ የሆኑ እነሱ ነገሮች ምን ምን ናቸው?
2: አዎ በይበልጥ ህብረተሰቡን እያነጋገረ ያለው በይበልጥ ደግሞ የተጎዱትን በህይወት የሌሉትም ሆነ ከዛም ከተመለሱ በኋላ የጠለፉት የቆሰሉትን አጠቃላይ እንደገና በጦርነቱም የተሰዉት አጠቃላይ የዚህ ማህበረሰቡ ማለት ይቻላል እንግዲህ የሚጠይቀው አንድ ጥያቄ አለ። ይህ የሽብር ፈጠራ ድርጊት እንዴት ሊደርስ ቻለ? ሁኔታውን ከመጀመሪያ እስከ መጨረሻ ማጣራት ማወቅ አለብን። ይህ ደግሞ በመንግስት እውቅና ተሰጥቶት መጣራት አለበት የሚለው ሁሉንም እያጠያየቀ ነው። እንዲሁም የመከፋፈል ስሜት እንዴት ነው በህብረተሰቡ የፈጠረበት ሁኔታ አለ። እስራኤል እንግዲህ በአጠቃላይ እስራኤል ይሁዳውያን በፉቀን አንድ የመሆኑ ምልክት አለ። ጦርነት ከተጀመረ ወደ ጦርነት ከተገባ ሁሉም አንድ ይሆናል። ግን ያም ቢሆን አሁን ያለው ሁኔታ ጎን ለጎን ጦርነቱ አሁንም አላለቀም። ግን ውስጥ ለውስጥ ደግሞ እንዴት ነው ጎረቤት እንኳን ሁሉ የማይነጋገሩበት? ምክንያቱም አንደኛው የሚፈልገው ሌላ ነው፣ ሌላው እዛው ሰለባ ከሆኑት ቤተሰቦችም እኮ የተለያዩ አመለካከቶች አሉ። ስለዚህ ጥያቄው የብሔራዊ አጣሪ ኮሚቴ የሚለው ያው ባንክሮ ነው። ሌላው እዚ ላይ ከፍተኛ መስዋዕትነት ተከፍሏልኝ ወርገን ሰጠኝ ይህን ጦርነት በተመለከተ ማለት ነው። ህብረተሰቡ አሁንም መልስ እንፈልጋለን ቢልም ግን እንደ ዞር ብለው ደግሞ ይህን ያሳለፍነውን 3 አመት ከጀመረበት ሽብር ፈጠራ ድርጅት ከጀመረበት እስካሁን ካለንበት ድረስ እንግዲህ ሰናይ ከፍተኛ መስዋዕትነት
1: ይደው በዚህ ዙሪያ ቢትዋስሎምም ያወጣው ሪፖርት አለ።
2: በትክክል ቢትዋስሎም እንደገና የሀገሪቱ መከላከያ የመከላከያ ኃይሉም ያወጡትኝ ጽሑፍ በይበልጥ ቢትዋስሎም ነው። ምክንያቱም ያው የሀገሪቱን እንግዲህ ድጎማ ለሚፈልጉትኝ የድርጅት ነው ለዜጎች እርዳታ የሚረግሰው። ከዛ አንጻር ያወጣውን ወጪና አጠቃላይ የደረሰውን ጉዳት እንግዲህ ሲታይ እስካሁን ድረስ በዚህ 3 አመት ባሳለፍነው ጦርነት ማለት ነው 2347 እስራኤላውያን ዜጎች ህይወታቸው ማለት ወታደሮችንም አጠቃላይ የደህንነት ክፍሉንም ሆነ ዜጎችን ተቀሎ ማለት ነው። በዚህ 3 አመት ውስጥ ተመልከቱ ቁጥሩ በጣም ብዙ ነው 2347 ከነዚህ ውስጥ 1318 የሚሆኑት የደህንነት ክፍሎች ከነዚህ ከደህንነት ክፍሎች እንግዲህ 1153 የሚሆኑ ወታደሮች ሲሆኑ 116 የሚሆኑ ፖሊሶች አሉ። የሻባክ የብሔራዊ አጠቃላይ ብሔራዊ ደህንነት ጥበቃ ድርጅትም ወደ 9 የሚሆኑ አባሎችን አጥቷል። እንደገና ወደ 5 የሚሆኑ የእሳት አደጋ ጥበቃ ሰራተኞች ናቸው። እንደገና ወደ 11 የሚሆኑ ደግሞ የማረሚያ ቤት ምክንያቱም በሽብር ፈጠራ ድርጅት በተጀመረበት ጊዜ ሁሉም መሳሪያውን ይያዘው ወደ ግንባር ነበር የሄደው። እንደገና ይሄ ኪታት ኮነኑት ወይም ደግሞ የሰፈር ጠባቂ እንደ ሮንድ የሚያገለግሉ ወደ 43 የሚሆኑ አጠቃላይ ተደምሮ እንግዲህ 1318 የሚሆኑ የደህንነት ክፍሎች ከወታደሮች ጋር ተጨምሮ ህይወታቸውን በዚህ ሲሰዉ ወደ 1129 የሚሆኑ ዜጎች ደግሞ በዚህ ባሳለፍነው 3 አመት ማለት ነው እንግዲህ ከጦርነቱም ሆነ በሽብር ፈጠራ ድርጅት ተያይዞ እንግዲህ ህይወታቸውን አጠቃላይ ወደ 2347 ማለት ነው። እንግዲህ ከነዚህ ውስጥ ወደ 63 የሚሆኑ ልጆችና ወጣቶች ናቸው እድሜ ክልላቸው። አሁን አጠቃላይ ወደ ቢትዋክሎም ስንል ሰጠኝ ከጠየቀው ጥያቄ እንግዲህ ወደ 90,000 እየተጣጋ ማለት ይችላል እንግዲህ ወደ 87,286 የሚሆኑትን እርዳታ እየሰጠ ምክንያቱም መስራት አይችሉም መጠነኛ ጉዳት ደርሶባቸው አለኝ ቋሚ እውቅና ተደርጎላቸው ድጎማ በየበቀለ እስከወታቸው ፍጻሜ እስከሚሰጥ ድረስ ለጊዜው ወደ 87,000 በላይ የሚሆኑ ቢትዋክሎም
1: የጦርነቱ የፈጠረው ነው 3 አመት ጦርነት።
2: አዎ በዚህ ጦርነት ማለት ነው እንግዲህ ቀደም ከተቀስኩት ከተገደሉት ዜጎች ማለት ነው 1,029 ከሆን በጦርነቱ ሽብር ፈጠራ ድርጊቱ በተፈጸመበት እንግዲህ የወንዶቹን ቁጥር ስናይ ወደ 668 ይሆናል ሴቶች ወደ 361 ታጋለኝ ከነዚህ ውስጥ ደግሞ 88 የውጭ አገር ዜጎችም አሉበት። በጭፍጨፋው ቀን ብቻ ጥቅምት 7/2023 በአንድ ቀን ብቻ 778 ዜጎች ማለት ነው ተመልከት 778 ዜጎች ህይወታቸው አልፏል ከነዚህ ውስጥ ወደ 70 የሚጠጉ የውጭ አገር ዜጎች አሉ። እና አጠቃላይ አሁን በቢትዋክሎም የሚመስራ ቤት ወደፊት ሲያዩት እንዴት ነው እስካሁን ድረስ ጥያቄ ቀርቦላቸው እውቅና ይሰጠን የሚል ማለት ፍጹም በቀጣይ መስራት እንደማይችሉና እስከ ህይወታቸው ፍጻሜ ማለት መረዳት የሚፈልጉት ወደ 43,000 የሚሆኑ ዜጎች ለቢትዋክሎም ጥያቄ አቀርበዋል። ካቀረቡትኝ 40,407 የሚሆኑት እውቅና ተሰጥቷቸዋል ማለት ቋሚ በየወሩ ሊደጎሙ ማለት ተመልከት እንግዲህ በ3 አመት ውስጥ 40 ከበጣም የሚያሳዝነው ደግሞ ከዚህ 40,407 ከሚሆኑት እውቅና ከተሰጣቸው ቋሚ እርዳታ ሊደረግላቸው 34,878 የሚሆኑት ወደ 35,000 የሚጣጉትኝ የስነ ልቦና ችግር ያለባቸው ናቸው። ተመልከት እነሱ አሁን ኑሯቸው ኑሮ አይደለም ማለት ነው። ተመልከት ሰላት እስራኤል እንግዲህ ምን ያህል የህዝብ ቁጥራችን ታየዋለህ ከሌላው ሀገር ስታነጻጽረው በጣም አናሳነን 35,000 የአእምሮ ችግር ያለባቸው ተመልከት ጦርነቱ ጥሎት ያለፈውንን ይህንን ስታይ አጠቃላይ እንግዲህ ሀገሪቱ በቀጣይም ብዙ የምትከፍለው ዋጋ እየከፈለች ነው ከፍላለችም ወደፊትም ብዙ ልትከፍል እንደምትችል ከዛ ወደ ውስጥ ስትሄድ ያለ ወላጅ የቀሩትን ልጆች ስታይ ወደ 1216 የሚጣጉ ከነዚህ 618 ወንዶች አሉ 598 ሴቶች እንግዲህ ያለ ወላጅ ቀርተዋል። ሌላው በጣም እኔ ልቤን የነካው ለምሳሌ በእስራኤል ህግና ደንብ ታውቃላችሁ አንድ ቤተሰብ አንድ ልጅ ብቻ ካለው ልጁን በግዴታ ወደ ውትድርና በይበልጥ ወደ ተዋጊው መግባት እንዴት ነው ፈልጎና ወላጆች ከፈቀዱለት እንጂ እንዲሁ አይመለመልም። ግን በዚህ ጦርነት 156 ወላጆች yang beracun anjir jukan anjir jadi yang beracun atuali. Ini betam anjir ini berano. Enna atakalat orang tu malatno dia wala wustu kudrunen betam datahunen betam asketono yang dah yedmi kelelah cunnen. Ya le tadari karutunen sihirucunen. Ya le tadari karutunu wando yangnen setiap kudrun. Atakalat wala susmatu amnion zegush malat. Karena just selfazat amnion wando ya le mustu atuali. Susmatu selasa amnion sihirucu tegmo ya le bal karatuali. Mereka mereka tidak fersual mana tu nom, atakalai. Dengan lejar cuni atau ada tu, wada anjir kulit matuah kita kali. Ini sudah huni ingkut tersebut, sendiri tornet leni alena, huni tornet tu alan lekam. Enna atakalai hisu stamet, endu tornet tu alca zgamal tak kuat cuman na, nazi negaru cai negarumji, bawus segan mahabras tu mana tu nom, tornet tu loti alena. Fokus tu ni awal sila ekonomi ada rasu gudat alena, bayut leh, ada rasu gudat. Dengan ayam motu tu bicara alena, kemotu tu dzat alena, cuma dikamatu sebelah ini orang khusus lagi orang kena jual segera itu tak korat terjatuh tak korat berjuang dengan terus berbacaunna kalau di ini tu berkatai hiu tak coba kita nak gamal cerana ini tu orang nak kafetengnya orang mesuatin kafetengnya orang berget lagratun si balu na atakalai di derajat tertentu berkatai awam
1: berzut iya kau cumi nasi bet gudel le
3: kenal tak wak marmari budin umkan komite al tak wak aman bezuni
1: Indo
3: baceru flight way ayer mengged itu makarau isu bertukar murmurau itu kehidupan selama murmurau indo baceru mentelalat lah.
2: Ya Allah, cihidau memasal zaman itu kanu. Malah Israel anda bawa lalu. Menurut kamu kalau bino teknologi bino Israel yang mana gudat sih darsebat kadar sebat muharan. Menurut ramai jemar dengan lezat gudat menurut umat itu. Awan ini kerja bertrafu berotrafunji. Nadzul sama matu sawarat nama tu sama yang mita guzegoj. Hidupan atom nampak. Menurut malah fahamkan, gudayon amil melakatu masrabi. Maklakalan nampak halat nanti nampak atom masrabi itu seratus atom. Nah justru tinggi di dekat alat masyarakat si jamur, ye air mengger derajat hujanlu. Indahkan ye mengger na transport masyarakat ala, ye mosa derajat ala. Indahkan siapa aku yang tengok tak kalah dengan net berkat derajat ala. Indahkan ye gumruk masyarakat si rasuah mesti menelu ala. Nasi masyarakat hujan, atau kalai halaf net ala baca. Malah zegot si baru, kau cakar wada agar si gabunna, kazi agar wada utsio tu mana net hujan ummi katatel. Aku bezukr kerselan berenna. ye مسرای بهتر کودرم بزوسله هوا نه اسکی به مچ اصلت ولان رو حالا سنت نستوب بمن خلاصش حس استله به پارلمان یه تدکه گله مچ ارشک بزوت آورن نبروک رکر مچ ارش حالا سنت استوتنی یه نیله گمرک مسرای بهتر مکریاتون گمرک مسرای بهتر بزو یه سوچن به میستری سوچن مان سنت یه معدن نه لگن میستری مت بکن بذم مکریاتو چالو تلو سوال سنت استوتنی گن حالا سنت سیست او خسو بدجو علون نه یه سوچن مان سنت كتكبل بوهالا ليلوت كدمي تكسكوا اتشو لمساري موساد رجيت شاباك البوليس راوتين مجمرو اندقنا يمنقنا ترانسبورتن النسوي عنن زرزولونن بموسد مفتش اندن ميشلو يميل مجده بهجيت عندك باتوني تعالى بالناس عزن هوني تاقناهون بالنفو سامن لدرسي نبرو تشقر ያየር መንገድ ድርጅት ማለት ነው ለምሳሌ ኤል አለንበል አሁን ነሱ ማን ተሳፋሪ ወደ ውጭ እንደሚወጣና እንደሚገባ ዝርዝሩን ለመንገድና ትራንስፖርትና ቀደም ያልኳቸው መስሪያ ቤቶች ያስተላልፋሉ እነዚህ ያየር መንገድ ድርጅት አስተላልፈዋል ከተላለፈ በኋላ ግን በአየር በመንገድና ትራንስፖርት መስሪያ ቤት ይሄን የሚመለከተው ክፍል ይሄን የመጣን ዝርዝሩን ራሱ አልተመለከተውም አላየውም እንዲሁም ያሁን ብቻ አይደለም ለጉዞ አመታ እንደዚህ ሁኔታ በቃ ተኝተን ነበር ማለት ይችላል ይባላል ሌላው ይሄንን ያለውን ማንነታቸውን የሚያጣ አራው የነዚህ ሽብርተኞች ናቸው አይደሉም ከማናገር ሁሉ ነገር የሚያጣራው ማነታቸው የሚፈትሸው ሞሳድም ራሱ ይሄን መረጃ መሳብ ሲችል አልሳበውም የሻባክ ድርጅትም እንዲሁ እንደገና ይሄ ጉምሩክ መስሪያ ቤት ማለት ነው በርግጥ እሱ ዳታውን የማዙ ሁኔታ ነው እንጂ ምርመራ የማድረግ ሁኔታ አሁን በሚያሳዝን ሁኔታ ሁሉም ሐላፊነታቸውን ሳይወጡ ቀሩና አንደኛው ድርጅት ሲጠየቅ ወደ ለማስተላለፍ ሁኔታ ለምሳሌ የመንገድና ትራንስፖርት ሚኒስትር ነገር ከሁለት ቀን በፊት ሰጡትኝ መልስ ነበር ሲጠየቁ መስሪያ ቤቱ ድክመት አሳይቶ ስራቸውን አልተወጣቸውም ሲባል አይ እኔ እኮ በውስጤ በመስሪያ ቤቴ መረጃ ድርጅቱ ወይም ደግሞ ነገሮችን የሚያጣራ የሚመረምር የለኝም ይሄ ጉዳይ የሞሳድ ድርጅት ነው ሞሳድ ነበር መመርመር ያለበት ሲሉ ሐላፊነቱ ወደ ሞሳድ ድርጅት ሞሳድ በርግጥ ሲጠየቅ ደግሞ ያው እንዳልተሰራ ነው እንግዲህ ምንም መልስም የለውም ሻባክም ማለት ተረስተውታል ማለት ይችላል በሚገርም ሁኔታ ግን የመንገድና ትራንስፖርት መስሪያ ቤት ጉዳዩ በይበልጥ የሚመለከተው ይሄንን ማንነታቸውን የሚያጣራውና ሐላፊነት ያለው ሰራተኛው ራሱ በቋሚ ስራ አይሰራም ማን ሐላፊነቱ ሐላፊው ማለት ነው የለም ሰው የለም ጭራሽ እንዴት ነው በፍሪላንስ ወይም ደግሞ በውጭ ሆኖ የሚያገለግል ነው ሰውየው ካሁን በፊት ሰራ ነበር ሰውየው ትቶት ስራውን የራሱን ድርጅት ከፍቶ በአማካሪ ባየር በረራ የምክር በመስጠት ገንዘቡን ይሰራል እንደውት ለአንድ ግንኙነት ብቻ እስከ 5 ከ15 ሺህ ዶላር ድረስ እየተከፈለው አገልግሎት ያደርጋል ሌላው የፖሊስ ሰራዊት ማሰልጠኛ ኮሌጅ አለ ከዛም አስተማሪ ነው ማለት ጭራሽ የሪህነነን የመንግስቱን ስራ ትቶ ያንንን የሚሸፍን ሰው የለም የራሱን ስራ ሲሰራ ይሄ ጉዳት ደርሶብን ነበር አሁን ማለት ለማጠቃለል ያህል እነዚህ ሁሉም ጉዳዩን መልከታቸው ስራቸውን አልተወጡም አሁን አንዱ ወደ ሌላው ሐላፊነቱን የማረግ የማስተላለፍ ሁኔታ ይታያል አሁን ጉዳት ቢደርስብን ኑሮ እንግዲህ ተመልከቱ እልቂቱን አሁን ችግሩ ብቻ አይደለም ወርቅነሽ አንቺ ዜናሽ ላይ አዳምጫለሁ ያልሽውን ባሳለፍነው አመት ብቻ ከ1200 በላይ የሚሆኑ እስራኤል የዲፕሎማሲ ግንኙነት ከለላቸው አገሮች ከሶሪያ ኦማን እና ከሌሎች ከሊባኖስ ዜጎች የሆኑ ፓይለቱ ወደ ሀገራችን መጣው ገብተው ወጥተዋል ማንም የተፈተሻቸው የለም እነዚህ አሁን ጉዳት ቢያደርሱ ለምሳሌ ሶሪያ በጥዋይና አይውንም ልክ እንደው የራሳቸውን ህይወት ለማቆየት ፈልገው እንጂ ተንኮል ቢያስቡና በሌሎች ቢሰበቁ ኑሮ ወይም ደግሞ አክራሪ ሃይማኖተኛ ቢሆኑ ልክ አሁን የኦማን ዘግነት እንዳለውና ጉዳቱን አድርገው እንደዚህ አይነት አምላካቸው ኑሮ
1: ተስፋ ምናደርገው ምርመራ ተደርጎበት ባጭሩ እንደው ስለሁኔታው ይታወቃል ብለን ተስፋ ምናደርገን እንጂ ብዙ አጋጋሪ ነገሮች
2: እነት ነው እውነት ነው ሐላፊነቱ ሰጣየ ሁኔታውን ከስተትና ምንም እንደማይሰራ እንዳልኩት ቀደም ጉዳቱ ከደረሰ በኋላ እንደገና አለ አይደል ከዛ የመማር አስቀድሞ መጠንቀቁ ለትንሽ ችግር አለብን ይሄ ደግሞ ያሳዝናል
1: ጥሩ ጥላውን በጣም እናመሰግናለን መልካም ምሽት
2: አመሰግናለሁ
1: አሁን ደግሞ ወርቅነሽ እንግዲህ በተጠባባቂው ወታደርም አገልግሏል እንዲሁም ገጣሚ ነው አንድ ዜማም ያወጣበት ሁኔታ አለ ከሳሚ ገላው ጋር ቃለ ምልልስ እናካሄዳለን ሳሚ እንዴት አመሸ
4: ሰላም ተነስተልኝ እንዴት አመሻችሁ
1: እኛ ደህና ነን እናንተ እንዴት ነህ
4: ደህና ነኝ ከብርምን
1: ጥሩ እንግዲህ ከመግቢያው ለመግለጽ እንደሞከር ነው ያው በጦርነቱም ብዙ ጊዜ በተጠባባቂው ጦር አገልግለሃል በአለፉት አመታት እንዲሁም ደግሞ ጎን ለጎን ደግሞ ስራዎችን የሰራህበት ሁኔታ አለና እስኪ እንደው አገልግሎት ያለፉት 3 አመታት እንደው ባጭሩ እንዲታያቸዋል
4: አዎ ያው እንግዲህ 3 አመት በኋላ ማለት ነው አሁን እኔ እንኳን የጨረስኩት ከ2 አመት ተኩል በኋላ ነው የጨረስኩት አገልግሎቴን አሁን ያለሁበት በስራ ያው በመደበኛ ስራ ነው የምሰራው ግን አሁን ባለፈው የተከበረው ትናንት በእርግጥ ቀኑ ነገር ነው የሚሆነው አዎ ጥቅምት 7 ይሄ አሁንም ድረስ አላደለ አንዳንዴ እዚህ የሚልና ቦታው በሰዓቱ የነበረው እንትን በእያንዳንዱ ሰው የሚመጣ የፎቶግራፍ አለ በጭንቅላቱ የሚመጣ እና አሁን ሲከበርም እንዲሁ ትናንት እንዲተከብረው ነበር አሁንም ድረስ ያለ ነው የሚመስለው ግን አሁን ያከበርነው ለመጀመሪያ ጊዜ ነው ያለ ምንም ጦርነት ብዙም እንትን ሳይል ማለት ነው
3: አዎ ሳሚ አንተ በመከላከያ ሰራዊት ውስጥ በዚህ በጥበቡ በኪነ ጥበቡ ነው የምታገለግል ወይስ በምን ዘርፍ ነው የምታገለግል
4: አይ እኔ የማገለግለው መደበኛ ወታደር ነኝ ከኪነ ጥበቡ ጋር የተያያዘ የለኝም በግሌ ነው የሞከርኩት
3: የበለጠ አስተዋጽኦ ማድረግ አትችልም ነበር በዚህ ዘርፍ ብታገለግል እውነቴን ነው መከላከያ ሰራዊቱ በዚህ ዘርፍ የሚያገለግሉ በጣም በርካቶች ናቸው
4: አዎ አይ የተወሰኑ ጥያቄዎች መጥቶልኛል ግን መጀመሪያ የጀመርኩበት ሌላ ስለነበረ የግድ በዛው መቀጠል ስላለብኝ ነው
1: ግን ጎን ለጎን ዜማዎችንም አውጥተሃል ግጥሞችንም የጻፍክ ያው ቃለ ምልልስም ስናደርግልህ ነበር እና እንደው ምን ያክል አሁን ይሄ የኦማኑት ወይም ኪነ ጥበቡ ምን ያክል ጎን ለጎን ወታደሮችን አበረታትቷል በተሰለፍክባቸው በቆየህባቸው አካባቢዎች
4: አዎ ኪነ ጥበብ ያለው ሙያ እቸን በሁሉም ቦታ የሚታወቅ ነው ለማንኛውም ነገር የሚያገለግል ነው በሐዘን ጊዜ የሚሰሙ ወይም በደስታ ጊዜ ወታደሮችም ወደ ግዳጃቸው በሚሄዱበት ሰዓት ሞራልን በመስጠት እንዴት መጠበቅ እንዳለባቸው ለወደፊትም ብርታትን የሚሰጥ ነውና ይሄ ነገር እኔም ስላደረኩት በዚች ባለኝ አቅም ባደረኩት ብቻ ሳይሆን ሌሎችም ያው በተለያዩ ቋንቋዎች የሚደረጉት በተለይ በኢብራይስጥ ያውም በጦርነቱ ጊዜ አንዳንድ ሙዚቃዎች ታይቶ ያልታወቁ ልጆች ራሱ በአንድ ዘፈን ለትክክል በሚያስረዳ መልኩ ሲገልጹት እንደዚህ ብዙ ሞራልን ይሰጣል። ተከታይነቱም በጣም የሰፋ ነው እና በጣም ለሁሉም ነገር መግለጫ ነው ሙዚቃ። በዛ ላይ ደግሞ በትይንት ነገር ሲታይ እንዲሁ በማሳያ ነገር ሲታይ የተሻለ ለሰዎችም የተለየ ማስረጃ እንዲሰጥ ይሆናል።
3: አው እንደው በኤቨራይስቱ እንግዲህ ያው ኤቨራይስ ተናጋሪ ማህበረሰብ ይሄን ያንተን የፈጠራ ችሎታ እንዲያውቅ ለሀገሪቱ ትልቅ ነገር ነው። ይክነ ጥበብ ሙያና ለዋጋጣሚዎች ነበሩ መድረክ ላይ የማቅረብ ስራህን?
4: አይ በኤቨራይስቱ በኩል እንኳን አልደረሰም፣ ግን የደረሰኝ ነገር ቢኖር በግሌ ለመክፈት የፈለኩት ነገር ነበር እንደ ቃለ መጠይቅ ለማድረግ። አንዳንድ ሰዎችን ብዙ ነገሮችን ያለፉ ብዙ ሰዎች አሉ አንዳንድ በቅርብ ማቃቸው፣ እነሱን ለመጠየቅ ያንን ነገር ለማዘጋጀት የምትፈልገው ነገር ካለ እናግዛለን በማለት ያሉኝ እንጂ ወይ ከነሱ ጋር የመስራት ወይም ደግሞ ፈለግ የገዛ ያደረገልኝ የለም።
1: ጥሩ እንግዲህ ጎን ለጎን ደግሞ ያው ለኛ ያላክልነን ዜማው ስናስደምጥ ነበር በጦርነቱ ጊዜ ግጥሞችንም ዲዮ። እስኪ አሁን ያን ያስታወስክበትን አንድ ግጥም ልከልና እና ዛሬ እሱን እናሰማው ጠብቀን።
5: ተዛለኝ ሰንበቱ ጠቁሮ የታየበት አመቱ 23 ቀኑ ጥቅምት 7 ሀገር ስትደፈር በአሸባሪ ጥቃት ደስታችን በሐዘን ሲቀየር በቅጽበት ተዛለኝ ለቱ በዓል ከሰንበት ጋር የተጣመሩቱ በስቃይ ታጅበው ቀረና ክብሮቱ ሰማይ ሳተፋ ደምቀዳች ምድሪቱ ተዛለኝ ጊዜ ስንት ንጹሃን ዜጎች ሀገር አማን ብለው ልጅ ጻናዋቂ ወጣት ሽማግሌው በተኙበት አልጋ ቤታቸው ተዘግተው በሳት ተቃጠሉ ተገደሉ ታርደው አሸባሪ ተብሎ ከሰው የተለየ የጭካኔ ጥጉን በጉልህ ያሳየ ከዘፍጥረት ዓለም አምሳያው ያልታየ ተዛሉኝ ወጣቶች ለሙዚቃ ደስታ ለጭፈራ ወጥተው ግማሾች ተገድለው ግማሾች ተጠልፈው በመድፍ በመትረየስ እንዲያ ተጨፍጭፈው ነፍስ ያውጭኝ ይያሉ የሮጡት በጫካው ታትሟል በልቤ ዘላለም ላልፈቀው ተዝ ይለኛል ያባት ሚስትና ልጆቹን በጀርባው ሸፍኖ ለማዳን ሲወጣ የቀረው ታፍኖ ተዝ አለኝ እሱ በዛ ሆኖ ትውልድ አስቀጥሎ ምን አካሉ ቢፈርስ ባፈር ተሸፍኖ ስሙ ግን ከላይ ነው መቃብር ፈንቅሎ ተዛለኛ ጀግና የሀገሩን መጠቃት ደወሉን ሲሰማ ላይታሽ ተጠራርቶ ምንም ሳይቅማማ ለእናት ሀገሩ ሲል ለሰንደቅ ዓላማ መኪና እንኳን ቢያጣ ተጉዟል በጫማ እና ታዲያ ፈርቀዳጅ በመሆን ለከፈለው ሕይወት በታሪክ ይዘከር ጽድቆ በጀግንነት ባንዲራ ከፍ ብላ እንድትውለበለብ ሀገር እንድትለማ በእውቀትና ጥበብ ሕይወት የሰውቱን ዝቅ ብለን በማሰብ ሐዘኑ ጥልቅ ነው የሚገባ ከልብ ባንዲራ ከፍ ብላ እንድትውለበለብ ሀገር እንድትለማ በእውቀትና ጥበብ ሕይወት የሰውቱን ዝቅ ብለን በማሰብ ሐዘኑን ጥልቅ አድርገን እናስታውሰው ከልብ ሰንደቁም ይውለበለብ ዝቅ ብሎ ለዛሬ ይበልጡን ይገባል ነገር በመሳሌ የተሰዋን ጀግና ባላሳይ ቆፍሬ ላስታውስ እንዳይረሳው ለመላው ሀገሬ እኔም አነባለሁ ሐዘንና ደስታን በአንድ አጣምሬ እኔም ቀምሻለሁ የሐዘኑን ፍሬ ይህ መታሰቢያ ቀን ሲከበር በዕለቱ ጸሎትም እናድርስ ያውጣን ከማዕቱ መልሶ እንዳይመጣ ደግሞ ጦርነቱ በቃችሁ ይበለን እግዚአብሔር በመረቱ በዚህ ሐዘን ቀን መርሳት የለለብን አልፎ አልፎ ብቅ ሚሉ አሉ ጠላታችን እኛም መልስ ለመስጠት አይርቅም አይናችን መታሰቢያነቱ በጦርነቱ ምክንያት ህይወታቸው ላለፉ ጀግኖች ወታደሮች ይሁን።
1: ሳሚ በጣም ነው እናመሰግን። እንግዲህ ቀላል አይደለም እንሲሰሙም መስዋዕት የከፈሉ ወታደሮች ቤተሰቦች በጣም ሀዘንና የሚሰማቸው እኛም እንደተሰማን መጨረሻም ተስተላልፈው መልእክት ካለ።
4: ያው መጨረሻም አስተላልፈው መልእክት ያው አሁንም ቢሆን እንደ አዲስ በየቦታውም አለ ደግሞ ምርጫው ምንም እየመጣ ነው ነገሮችን በትክክል እንዳይሄዱ የሚያደርጉ ብዙ ጦርነቶች አሁንም በየት እንደሚመጣ ባይታወቅም ሊጀመር ይችላልና ያለን አንድና አንድ አማራጩ አንድ መሆን ነው ሁላችንም። አሁን በምርጫው ምክንያት ደግሞ ያኛው ከዛኛው ያኛው ከዚህኛው ብዙ ነገሮችን ሊከፈቱ ስለሚችሉ አጋጣሚው እንዳይጠቀሙብን ያው አንድነታችን ያዋጣል ባይ ነው።
1: ጥሩ እኛ ጋር ለነበረ ቆይታ
3: እናመሰግናለን። ሰሚ
4: መልካም አመሰግናለሁ።
3: እሺ መልካም ምሽት። አሁን ደግሞ ሰጠኝ ስልክ መስመራችን ላይ ወይዘሮ ታሪክ እንደሻው ይገኛሉ። ወይዘሮ ታሪክ እንደሻው የ50 ለቃ አብርሃኑ ካሳው እናት ናቸው። 50 ለቃ አብርሃኑ ካሳው በግባቴ ክፍለ ጦር ይዋጋ የነበረ በጋዛ ሰርጥ ያው ውጊያ ላይ እንዳለ በ2023 ዓመተ ምህረት ዲሴምበር ላይ ዲሴምበር 22 ቀን ህይወት መስዋዕትነት ከፍሏል። በ2023 በ2024 መሆኑ ዲሴምበር ላይ ከሆነ ህይወት መስዋዕትነት ከፍሏል። በጣም እንግዲህ ጀግና እናት ናቸው። እስኪ ዛሬ ትንሽ ልናገር ስለ ልጅ እስካሁን አልቻልኩም፣ ዛሬ ግን መናገር እችላለሁ የተወሰነ ብለው ስልክ መስመራችን ላይ ናቸው። ወይዘሮ ታሪክ ጤና ይስጥልን፣ እንደምን አሉ?
6: አብረ ይስጥልን።
3: እንዴት ኖት? ደህና ኖት?
6: ደህና ነኝ እግዚአብሔር ይመስገን።
3: እስኪ ስለ ልጆት ስለ ብርሃኑ ካሳው የሚያስታውሱትን ይንገሩን። እንዴት ነበር እንደው ለመጨረሻ ጊዜ ያዩት ጊዜ ምን ያህል ነበር? በኋላ ህይወት መስዋዕትነት መክፈሉን እስኪ ነግሯችሁ ድረስ እንደው ምን ያህል ጊዜ ነበር?
6: ያው የዛን ቀን የተጀመረ ለታ ነው እዛ ሶስት ሳምንት ሰነት ሆነ የመጣ አሙስ ማታ መጦ ያው ተኝቶ እንዳደረ አርብ ዕለት ተኝቶ እንደዋለ እንዳደረ ቅዱሽና አርግ ብዬ በቀሳቀሰው ደክሞትኝ አልነሳልኝ ብሎ በስንት መከራ ተነስቶ ቅዱሽትን አርጎ ትንሻ ኩለቅ ወዶ ተኛ። እኛም ተኛ ለማልዳ 6 ሰዓት ተኩል ላይ ያው ያጓጓት የወረደ አይ አመት በዓል ሲሆን እንዲሁ አመል ብለውትኝ እያልን እኔም ተነስቼ ወደ ጸሎት ቤት አድኩኝ። አጸሎት ቤት ወደንም ያው ሁሉ ይወድቃልኝ የጮሃል ያው እኛም ጸሎታችን እየጸለት ነው። ኮሪጂቱ ወጣ ገብቶ ያበቃዛ ልጆች የሄዱባቸው እህቶች አንዲት እየሮጠች መጣች። ወንድሟ ሀዶ እየሮጠች መጣ ስታበቃ ታተይ ያለች እና ደህና ነሽ? ደህና ነኝ። አይ ደንግጠሽ እንደሆን ብዬ ነው ብላ መልሳ ያለች ፈርታ ለመናገር።
1: ቀላል አይደለም። ከዛን ጊዜ አንስቶ እስካሁን ድረስ ያላችሁበት ሁኔታ እንዴት ነው? ሌሎች ልጆች እናንተስ በረታችሁ ወይ? ገባናል ቀላል ጊዜ እንዳልታለፈ።
6: ምን ቀላል ነው ደግሞ? ልጅን ያህል ሲወድቅ ሳያስበው ልጅ እንደወደቀ እንደተነሳ ስልጠናውንም አብቅቶ እርፍሎም ወድቆ በሆነ ዛሬ እንደሄደ እንደወጣ ነው። በዛ የቀረ እንዴት ቀን ነው መጦ አንድ ቀን አዳራይ ነው ያየው። ስልክ የለ ማየት የለ ያው ሲወድቅ ነው ወደቀ የተባለ ልጅ እንደሳሳሁት አንድ ቀን ሳላየው ያው ጥቅምት 7 ወጥ እንደሄደ አንዲት ቀናትኝ ስግዶ አለታ አንዲት ቀናት መጡ አድሮ ያየሁትኝ
3: ጥቅምት
6: ደደ እንደገባ እነዛ 100 ሰዎችን አስመልሶ መከራውን አይቶ ሌታ ቀን መከራ አይቶ እነዛ ሲመለሱ ያው ወጡ። ያውም ካንካቸው ተበላሸ ሽርበት አድርጉ ተብለው መጣ አንዲት ቀን መጣ በ3 ሰዓት መጣ አዝሮ በ3 ሰዓት በበነጋው ሄደ ከዛው ቀረ።
1: አዎ በደቡብ አዛ በ22 ዓመቱ ነው የተሰዋ። ታሳሳ 2 ቀን 2023 ዓመተ ምህረት ከ2 ወር በኋላ ጦርነቱ ከጀመረ በኋላና እንግዲህ ቀላል አይደለም ጊዜው ጥያቄውም ተፋ ነው ግንሽ
3: አው እንደው ምን መናገር ይፈልጋሉ ስለሱ በ22 አመቱ ከሆነ እንግዲህ ብሔራዊ ግዴታው ሊጨርስ ትንሽ ነው ቀርቶት የነበር ማለት ነው ወይስ ጨርሶ በጦርነት ምክንያት ቀጥሎ ነው
6: አራት ወር ቀርቶት ነበረ ሊጨርስ አራት ወር ቀርቶት ነበረ ወሩን እየቆጠርኩኝ አቤሳውዲ አንም ይጨርሰኛል ወር እየቆጠርኩኝ አጋጋት የመጣ ያውነትኝ አራት ወር ሲቀረው ነው ተሰዋልጨ
3: ምን ማድረግ ይፈልግ ነበር ጦር እንደ ወትድርናውን ጨርሶ ምን ማድረግ ነበር የሚፈልግ ምኞቱ ምን ነበር
6: ምኞቱማ ወትድርናውን ጨርሼ ሰርቼ ጨረሻ ቤት ነበር ቤታችን ያን ሽጨ ሊስታለው ቤት ነው ሰራላችሁ ሮባኪና ገዝቼ ደግሞ ተፈልጋችሁት ቦታ ነው እጃችሁ መሄድ እያለኝ ሲመኝ ነበር ልጅ ምኞቱ ትልቅ ነው የነበረ ጉናቱ በቤት ሲላከ ቶቹ ወንድሞቹ ጋር የመሰለ ሁሉን እሺ ባይ አልነኩት አይነካ ጎበዝ ነው የነበረ ልጅ
1: አው ቀላል አይደለም አሁን ለሱ ማስተዋወሻ የተደረገ ነገር አለ ወይስ ካሁን በከተማው ወይም በሌላ ቦታ እሱን ለማስተዋወስ ያደረጋችሁት እንቅስቃሴ አለ?
6: እኔ ፈልጌ ነበር ተዚው ቤት ሸመሽ ለሱ ማስተዋወሻ የሚሆን ራሴ በራሴ ቢሆን ማሰራው ቦታ ነው ፈልጌ ነበር አላገኘሁኝም ያው በወታደሩ ማን በሚሉት ነው የሶስቶች ወታደሮች አብረውት የወደቁት ሁለቶች የኔው ሶስተኛ ሆኖ በዛ አሰርቷል ሲባል ሰምቻለሁ እና ያወሩትና አገተነለታ አለኝ እንጂ ሌላ ቦታ አላገኘሁም
1: ሌሎች እህትና ወንድሞስ ሰባት እህትና ወንድም እንዳለ ነው እንግዲህ ካለን መረጃ ልክ ነው
6: አዎ
3: እሱ ስንተኛ ልጅ ነው
6: እሱ ስምንተኛ ነው ነበር
3: የመጨረሻ ማለት ነው የመጨረሻ ልጃችሁ ነው
6: አዎ የመጨረሻ ነው መውረጃዬ ነው የነበረ መውረጃዬ ነው ይጠውረኛል የሰብለኛል ያልኩት ልጅ ነው የሄደብኝ
3: አይሶታ አሁን ምን ገዛ ያደርጉላችኋል የመከላከያ ሰራዊቱ ሰዎች እየመጡ እንደው ያነጋግሯችኋል የምክር አገልግሎት የሚሰጣችሁ አካል አለ ለማጽናናት
6: ለማጽናናት ያው ሳምንት አንድ ቀን የምትመጣ ሰው ትያለች ያው ለተማከረኝ ተቋጣኝ ትዝታ ትባላለች ተመጣለ በሳምንት አንድ ቀን ነው ልጆች
3: አበሻናት ኢትዮጵያት
6: አዎ ለምጠይቅ ለስልቁም በወሳቡም አይዞሽ ሁሉ ነው ያንቺ ብቻ አይደለም አይዞሽ ነው ሌላ ምን ይደረግልሽ እናትዬ አለመቀደም አለመገኘት
1: አሁን ሌሎች እህት ወንድሞች በዚህ በውትድር ነው ያሉ አሉ
6: የለም ሁሉ ይጨርሰዋል
3: እሱ የመጨረሻ ከሆነ ትልቆች ነው የሚሆኑ
6: ትልቆች ናት
1: ምናልባት በቋሚነት የሚያገለግሉ ካሉ
6: ለቋሚነት ያው በዛው በጣባው ያው ሹሜር ምሰራል አንደኛው ለቀየው እንጂ ሌሎች ያው በስራ ላይ ነው ያሉ
3: ምን መናገር የሚፈልጉት ነገር አለ እንደውም ያልጠየቅኖት ማስተላለፍ የሚፈልጉት መልእክት ወይዘሮ ታሪክ
6: ማስተላልፎማ እኔ ደረሰ አይደረስበት ለዘመዱ ፈጣሪ ሁሉ ዓለም ደግሞ ሄዱት መታደረው ደግሞ ቀብድ ግፍ አርጎ ደግሞ በሰላም ለቤታቸው ይመልሳቸው ሀገሩን ሰላም ገባን ያድርገው ወስሎ ደግሞ መከራቸው የሚሰቃዩትን ደግሞ ሻቁ ስለ ያርግላቸው ሞቱትን ሁሉ ነፍሳቸውን ይማረው ሀገሩን ሰላም ያርገው እንጂ ሌላ ምን ይባላል እንግዲህ ልጄ ነው ስን ይማረው ጀግና ነው ጎበዝ ነው ልጄ
3: አዎ ጀግና ነው በጀግንነት ነው ያለፈ በእንደዚህ አይነት አማማት በእንደዚህ አይነት ምክንያት መሞት እንግዲህ ህዝቤና ሀገሬና አላስነካም ወደዋድቃለሁ ለሀገሬ ሞታለሁ ብሎ የሚሞት ጀግና ጀግና ነው የጀግናም ጀግና ጉዳቱ ለወላጅ ይገባናል በጣም ከባድ ነው ግን ደግሞ ዝም ብሎ አልባሌ ሞት ስላልሞተ ለመጽናናት ይሞክሩ ወይዘሮ ታሪክ ቀላል አይደለም ግን ደግሞ ልጆት በጀግንነት ነው ያለፈው
6: ምን ይደረጋል እንግዲህ ጓደኞቹን ሳይ አመት ባል ሲመጣ መቀመጫሁን ሳይ ነው የሚረብሽ ምን አረጋለሁ እንግዲህ ምን ማረግ አልችል ይማረው
3: ነፍሱን ይማር እንግዲህ ለመጽናናት መሞከር ነው አይዞት እግዚአብሔር ያጽናዎት ቀላል አይደለም በዚህ ሁኔታ ሆኖ ማነጋገር ከባድ ነው። ስላነጋገሩን በጣም በጣም ነው እናመሰግኖት። ምናልባት እህቱ አለች ያለም ወርቅ ከርሱ ጋር ያለም ወርቅ እንደው አንድ የሆነ ነገር አንድ ሁለት ቃል መናገር ከፈለገች ትችላለች።
6: እሺ ተኔ ጋር ደናሹ ደናደሮ ተራባ መሰግናለሁ።
3: እሺ ሰላም በጣም እናመሰግናለን። እግዚአብሔር ያጽናውት። ያለም ወርቅ ያለም ወርቅ አንቺ እንግዲህ ብርሃኑ ታላቅ እህት ነሽ። ከዚህ በፊት ማነጋግረንሻል። እንዴት ነው እንግዲህ ብርሃኑ ህይወት መስዋዕትነት ከከፈለ በኋላ ብዙ ነገር ነግረሽናል ስለ ብርሃኑ ባለፈው ውይይታችንና እንዴት ነው የቤተሰቡ ኑሮ ምን ይመስላል? እንዴት እያሳለፋችሁት ነው ጊዜውን?
7: የቤተሰቡ ኑሮ እንግዲህ መኖር ስላለብን እየኖርን ነው። ግን ሁሉ ቤተሰቡም ልቡ ተሰብሮ የዘላለም ጸጸትና ቁስል ነው። ልጆች ጫሮች ሁሉ ተደብቆ ያወራሉ ስለሱ። ምን ብዬ ልንገርሽ እናቴም አባቴም ሁሉ ቤተሰቡ ልቦ ሰብሮ አጉሎብናል። የእሱ ቦታ አጉሎብናል። የቤቱ ድምቀት የቤቱ ምን ልበልሽ መብራት ነበር።
1: ቀላል አይደለም። ግን እናንተ ደግሞ ወላጆችን የማጽናናት ሌላዎች ልጆች እንዳይጎድ ማድረግ ኃላፊነት ደግሞ አለባችሁና እንደ ታላቅ እህት ሌላውን ቤተሰብ ማበረታታት ያስፈልጋል። ቅድም እንደተገለጸው ለሀገር የተሰዋ ሀገርን በየጊዜው ህዝቡን በየጊዜው የሚያስታውሰው ጀግና ነው።
7: አዎ እሱማ እየሞከርን ነው እንግዲህ የምንችለውን ሁሉ። ግን የወታደር ሞት ምንም ነገር አይረሳም። በየአመት ባሉ በየሁሉ ጊዜ ይነሳን። ጓደኞቹ እየመጡ የነበረውን ነገር የሰራውን ስራ ሲነግሩን እኛ አላወቅነውም ነበር ሁሉ እንላለን። እንዴት እንደነበረ ለእነሱ ተገን እንደሆነ ለጓደኞቹ አልፎ ተርፎ ለራሱ አይልም። ለሰው ለመኖር ይፈልግ ነበር። ለሰው እንዳለውም ለሰው ሆነ ሁኔታው ሁሉ።
3: እዚህ ነው ብርሃኑ የተወለደ? እስራኤል ሀገር?
7: ከኢትዮጵያ ነው ተወልዶ የመጣ።
3: በስንት አመቱ መጣ?
7: ኢትዮጵያን ተወልዶ የመጣ በ9 አመቱ ነው የመጣ። ከዚህ የአመጣጣችን በአንደኛው ወር 9 ቀን ነው የመጣ 2010። ከዛኛ ብቻ የመጀመሪያ መጠን ነበር። ትምህርት ቤት አልነበረ። በዛ ምክንያት ነው አንድ አመት እንትን ያለበት የተራዘመበት እንጂ ይጨርስ ነበረ። በዛ ምክንያት አንድ አመት ተራዘመበት። ያው በትምህርቱ ምክንያት ማለት ነው።
3: አዎ ትምህርት ስላልነበረ መሀል አመቱ መሀል ላይ ስለመጣችሁ
7: አመት መሀል ላይ ስለመጣ እንደመጣን ደግሞ አልተቀበሉንም። ትምህርት ቤት ቆይተን 3 ወር ነው አራት ወር ቆይተን ጀመርን። ከዛ አበቃ ፎፌሻ ጋዶል መጣ። በዛ ምክንያት አንድ አመት ተራዘመበት።
1: አሁን እንግዲህ አሞናዬ ያው በጀግንነት ተሰውቷል። በጥሩ ክፍለ ጦር ሲያገለግል የነበረ ምንም እንኳ በ2 አመቱ ብዙ መስራት በሚችልበት ገና በለጋ እድሜው ቢቀጭም እንግዲህ መበርታት ያስፈልጋል። ማስታወሻዎችን ማድረግ ያስፈልጋል። ሌላ እንግዲህ ለህብረተሰቡ የምታስተላልፊው መልእክት ካለ ወይዘሮ አለም ወርቅ?
7: የምናስተላልፍ እነሱ ለእኛ ብለው ሳይኖሩ ኑሮውን ሳይጀምሩት ብዙ ወንድሞቻችን ለእኛ ከእግዚአብሔር በታችኛ ሊጠብቁ ሂደው ነፍሳቸውን ተሰውተዋል። አሁን ደግሞ እኛ ያለ ነው በመተባበር በመተጋገዝ ፍቅር በመግዛት እንኖርላለሁ። ሌላ ምን ይባል ብለህ ነው?
1: ብርታቱን ይስጣችሁ። ስላናገራችሁን በጣም እናመሰግናለን። እኛም በየጊዜው እንጠይቃለን።
7: እሺ እናመሰግናለን።
3: እንግዲህ መርሳት ስለማይገባ እንዳልሽ ወታደር ሞት መታሰቢያው በየጊዜው ስላለ ከባድ ነው። ሁል ጊዜ እንደ አዲስ ነው። ግን ያው መታወስ ስላለባቸው እናነጋግራቸዋለን እንጠይቃለን።
1: የተቀበረው ያው እዚህ ሀረር ጭል ነው እና በየጊዜው ትመጣላችሁ ወይስ?
7: አዎ እንሄዳለን፣ በየጊዜው እንሄዳለን። ያን እናየዋለን በየጊዜው።
3: እንግዲህ ያው አይዟችሁ። መታሰቢያውን ሁሉ ማድረግ ነው እንጂ እንግዲህ ያው
7: አሁን መታሰቢያው እናደርጋለን። ያው ማስታወሻ የሆነ ማስታወሻ አቋሚ እዚው ባለንበት በሸመሽ ውስጥ ብለን ነበር። ያው እንግዲህ እስካሁን ድረስ አንዱ
3: ኤሪያውን አልጠየቃችሁ ምንድነው?

0: በዚህ አመት ብቻ ወደ እስራኤል አመቱ ከጀመረ ወደ 1200 የሚሆኑ አውሮፕላን አብራሪዎች ወይም ደግሞ የበረራ ቡድን አባላት ብዙ ግንኙነት የሌላቸው ከእስራኤል ጋር ግንኙነት የሌላቸው ወደ 1200 ገብተዋል የሚል መረጃውን በካን ይፋ ሆኗል። እና ፍላይ ዱባይ አውሮፕላን ጉዳይ ገና ብዙ
1: መዘዝ እያመጣ ነው። እንግዲህ ችግር ከተፈጠረ በኋላ አንዳንዴ ችግሮች ይጋለጣሉ። ምናልባት እንግዲህ አንዳንድ ጊዜ ለበጎ ይሆናል እንዲህ አይነት ችግሮች መከሰታቸው፣ ለወደፊቱ ምናልባት ሊደርሱ የሚችሉ ሌሎች የከፉ ችግሮችን ማስቆም ይቻል ይሆናል በዚህ አጋጣሚ እንጂ። እንግዲህ 1200 ከእስራኤል ጋር እንግዲህ እስራኤል ደግሞ እንደሌላው ሀገር አይደለችም እንደምንታውቀው። የዲፕሎማሲ ግንኙነት የላቸውም ማለት እስራኤልን በእጅጉ የሚጠሉ ሀገራት ሊሆኑ ይችላሉ። የእስራኤልን ህልውና ማያምኑ ሀገራት ይሆናሉ። የተለያዩ የአረብ ሀገራት ደግሞ በእስልምና እምነት ባከረሩ ቁጥር በእስራኤል ላይ ያለው ጥላቻ፣ በእስራኤል ሀገር ላይ አለማመኑ የበለጠ እየተጠናከረ ነውና መሄደው ከባድ አደጋ ማድረስ ይችላሉ። እንግዲህ 1200 የሚሆኑ አብራሪዎች ይሆናሉ፣ የበረራ አስተናጋጆች ይሆናሉ፣ በተለያየ ሙያ ያሉ እንግዲህ 1200 የሚሆኑ ከሶሪያ ነው እንግዲህ ከሶሪያ፣ ከሊባኖስ፣ ከኦማን እና ከሌሎችም ሀገራት። አዎ በአጋጣሚ እንግዲህ የኦማን እንትን ችግሩ ከባድ ነበር ሊደርስ የነበረው አደጋ፣ አደጋውም እንዲቆም ተደርጓል። መቼስ እንግዲህ
0: ፈጣሪ ታክሎበት እንደውም በናትባግ ላይ ቤንጎሪዮን ዓለም አቀፍ አውሮፕላን ላይ እስከ ሳላማ ነበረው ይባላል። ምርመራው እየቀጠለ ነው። ሌላም ቦታ ለመከስከስ አቅድ እንደነበረው ነው የሚነገረው። እና ይሄ በዚህ በኦማን አየር መንገድ አውሮፕላን ላይ የደረሰው ችግር በእስራኤላን ተሳፋሪዎች በአብዛኞቹ በእነሱ ላይ ችግር ዓለምን ማስተማር አለበት። በዓለም ላይ በረራዎች ይካሄዳሉ። ሁሉን መቆጣጠር ባይቻልም ቢያንስ እንኳን እያንዳንዱ አውሮፕላን አብራሪ ምን አይነት የኋላ ታሪክ እንዳለው መጠናት ያለበት መታየት ያለበት፣ በተለይ ደግሞ እንደ እስራኤል ያሉ ሀገራት ማን ነው ወደዚህ ሊያበር የሚችለው ብለው ብዙ መመርመር ያለባቸው ነው። የሻባክ ድርጅት፣ የሞሳድ ድርጅት፣ ሌሎችም የትራንስፖርት ሚኒስቴር ጽህፈት ቤት የሚመለከታቸው ብሎ ብዙ ስራ መስራት ያለባቸው ጉዳይ ነው። ራሱ ፍተሻው ሲገቡ ሲወጡ ብዙ ነገሮች እናያለን በእያንዳንዱ አየር መንገድ እና ብዙም የሚያስተምር ነው ብዬ ነው የማስበው።
1: ጥበቃ ላይ በነገራችን ላይ እዚህም አንዱ አንዳንዴ እንደውም እናነሳዋለን በስርጭታችን አልፎ አልፎ እንደው በጣም ሊጠበቁ የሚገባቸው ቦታዎች ላይ ጠባቂዎችን ስታይ በቀላሉ ችግር መፍጠር መቻ ይቻላል። ስታዩ አጋጣሚውን ወይ አልባሌ ሰዎች ይሆናሉ። አንዳንድ ቦታዎች ላይ ደግሞ የሚጠብቁ ሰዎችን እናውቃለን፣ ሌላ ሰዎች እንዲጠብቁ ይደረጋል። እና የጥበቃ ስራ ላይ
0: መባሉ ነው እንጂ
1: ለስሙ ነው የሚቀመጥ ሰው እንጂ በጥበቃ ዘርፍ እስራኤል ትንሽ እንደገና እንደው ምንድን ነው ሪፎርም እድሳት ማድረግ አለባት፣ ለውጥ መደረግ አለበት።
0: በጣም አሁን ትልቅ ነጥብ ነው ያነሳሽው። እና በተለይ በአንዳንድ ቦታዎች ላይ ያለው የጥበቃ ሁኔታ በጣም የተካበደ ነው። እንዲያውም ብዙ ክብደት በማያስፈልገው ጊዜ ለምሳሌ ከወሰድን በማሳክናሳ በቢትዋህሎም አካባቢ ያለው ፍተሻ በጣም ከባድ ነው። ብዙ ህዝብ በሚገለገልበት ደግሞ አሁን ለምሳሌ እንደው ለወደፊት ምንጠይቃቸው ይሆናል። በአየር መንገድ ውስጥ ያሉ የፍተሻ ሁኔታዎች መጀመሪያ በመኪና ሲገድ ይገባል። ከዛ በኋላ በአይን ነው የሚመለከቱ። ሌሎች ሀገሮች ጋር ደግሞ ስናይ ደግሞ ጫማ ውልቆ ሁሉ ብዙ ነገር ፍተሻ ይደረጋል። እና ብቻ እንግዲህ የሚመለከታቸው ክፍሎች ቢያስቡበት ነው።
1: የሀገራቱ ይለያያል፣ እውነትህን ነው። በጣም እስራኤል መጀመሪያውን ሻንጣህን አንተን ያስተካከልከው በቀላሉ ልትገባ ትችላለህ፣ ግን ዞሮ ዞሮ ያዩታል። በእርግጥ በመሳሪያው ውስጥ ነገር
0: ያዩታል፣ ግን ከዋናው ከተርሚናሉ መድረስ
1: ስትገባ ነው። ልክ ነህ፣ ስትገባ ነው እንጂ ከገባ በኋላ በእርግጥ ይታያል፣ ሻንጣ ውስጥ ምን እንዳለ ይፈተሻል። ዞሮ ዞሮ ግን በቂ ላይሆን ይችላል፣ በቂ አይደለም። በአጠቃላይ
0: እስከ ሚዛን አሁን ከሚዛን እስከ የሚገባ ድረስ ሚዛን እስኪደርስ ድረስ በአይን ተፈትሾ የሚታየው በአይን ነው። ምናልባት ከመግቢያው ላይ የሚፈትሽ መሳሪያ እንዳላቸው አናውቅም፣ ግን ሊታሰብበት የሚገባ መስሎ ነው የሚታየን። እና የእነሱ አሰራር ሁኔታ ወደፊት የምንጠይቃቸው ይሆናል፣ እንዲሁ ዝም ብለን እንዳንናገር። ሌላው የፖለቲካ ሁኔታ እየተጧጧፈ ነው። ይኸው 20 ቀናት ቀርተዋል። እንዴት ነው
1: ፖለቲካው? ለምርጫ 20 ቀን ቀርቷል እንዳልከው፣ መንግስት እንደውም እዚህ ላይ ትኩረት ያደረገ ነው የሚመስለው። አሁን አንዳንድ ነገሮች ይነሳሉ እንዳል

0: እዚህ ከበረራ ደህንነት ጥበቃ ጋር ተያይዞ ሌላም ሌላም ግን የመታሰቢያው በተለይ ደግሞ የግን የጥቅምት ሰባቱ መታሰቢያ ይነሳል። ግን መሪዎች ፖለቲከኞች ትኩረታቸው ወደ ፖለቲካው ነው፣ የፖለቲካ ተካራ ነው ያለው። አንዳንድ ህጎችን ማስተካከል፣ የውጭ ሀገር መራጮችን የማስገባት ያለማስገባት፣ በዚህ ሁሉ ክስ ቀርቦ ነበር ተስማሙ ሲባል ሰማን እንጂ። እና ያለው ሁኔታ ከባድ ነው። እንግዲህ አንዳንድ የፖለቲካ ፓርቲዎች ደግሞ አሁዛ ሀሲማ የሚለውን ወደ ክነሴት ሊያስገባቸው የሚችል በቂ ድምፅ አያገኙም ይባላሉ። በተለይ ግን እንደው እንደ ጥናቱ ከሆነ አሁን እነዚህ ድምፅ አያገኙ የሚባሉት እንደው የድምፁ እንዳይባክን የሆነ ውሳኔ ቢወስኑ መልካም ነበር።
1: እማ እያንዳንዱ ቅድም በቀኑ ፕሮግራማችን እንደተወያየንበትም ያው የሚፈራረሙት ይኖራል። ነገር ግን ደግሞ ይህንን ህዝብ ላይ የሚደረገው ግምገማ ሙሉ በሙሉ ትክክል ነው ማለት ያስቸግራል። የትኛው ህብረተሰብ ነው የሚጠየቅ? ማንን ነው በስልክ የሚጠይቁት? እንዲሁ ነው በሚጠይቁበት? እርግጥ ጥናት የሚያደርጉበት ሰዎች የራሳቸው መንገድ ይኖራቸዋል። ግን ሙሉ በሙሉ ለውጤቱ አመላካች ነው የሚለው አስቸጋሪ ነው።
0: ጥናት የሚያደርጉ አካላት በእርግጥ አንዳንዴ በጣም ግራ ይገባሃል፣ ምን ላይ ትኩረት እንደሚያደርጉ ዝም ብሎ ይገባሃል ካለው አካሄድ ስታይ። ለምሳሌ አሁን ከሆላቫን ፓርቲ አልፍም እያሉ ያው ይላሉ በጥናት ግን ከጥናቱ ዝርዝር ክባር አውርደውታል። መራጩ መርጣለሁም አልመርጥም ማለት አይችልም፣ እድሉ የለም። ከዝርዝሩ ማውጣታቸው ምናልባት እንግዲህ ጥናት የሚያካሂዱት አካላት ህዝቡ አልመርጥም ይበል መርጣለሁም ይበል ፓርቲዎች ግን ቢኖሩ እንደው መልካም ነበር እንዳስተያየት።
1: ያው ስማ ሲጠይቁ 1000 ወይ 2000 ሰዎችን ይጠይቃሉ። ማንን ነው የምትመርጡት? እንዴት ነው ይላሉ። እንደዛ የሚሰጡት አስተያየት እዛ ውስጥ ፓርቲዎች ከሌሉ ስማቸውን አይጠቅሱም። ግን በአጠቃላይ
0: ሶስት አራት ፓርቲዎች መርጠው ጠቅሰው በቃ ይተውታል ሌላውን።
1: እና አሁን በ11ኛው ቴሌቪዥን 12ኛው 13ኛው 24ኛው 14ኛው ይቅርታ 14ኛው እንዲሁም ደግሞ ብዙ ሌሎችም ግምገማ ያደርጋሉ። ግምገማ ካደረጉ በኋላ ይፋ ያደርጋሉ። ውጤታቸው አንዳንዴ ከፍ ዝቅ ይላል በጣም
0: ይለያል። ይለያያል። ዛሬ ደግሞ ቤኒ ጋንስ ተጠይቀው ምንድን ነው ያሉት? በእንትኑ በህዝቡ ቅድመ ግምገማ አላምንም፣ በግል ግን ባደረግነው በጣም ጥልቅ የሆነ ጥናት አካሂደናል፣ ሲሆን 7 ካልሆነ 6 ሰዎች እናስገባል እናገኛለን ያሉት እና እንደው እኔ ምርጫው አልፎ ምርጫው ማግስት ማየት በጣም ፈልጋለሁ። ወይኔ ምርጫ ውጤት ያጓጓል። እና እስኪ ምናልባት ወይ እሳቸው እንዳሉት ወይ ደግሞ በጥናቱ እንደተባለ
1: እንግዲህ ሁሉንም ያው ያበጠ ይፈነዳል እና እኛ እናየዋለን። እየደረሰ ነው። ሌላው በሲደሮት ከተማ ነገ ያው ስርጭት ይኖረናል፣ ከ1-2 ባለው ጠዋት ደግሞ እዚህ ይኖረናል፣ ምሽትም እዚህ ይኖረናል። አድማጮቻችን እንዲከታተሉን
0: የሲድሮት ከተማ ነዋሪዎች የተወሰኑትን በእርግጥ ያነገርናቸው ይኖራሉ። እንደው ግን የጥቅምት ሰባቱን ጥቃት በአይናቸው ያዩ በጣም የታዘቡት ነገር ያለ አድማጮች ተከታታዮቻችን ካሉ መጥተው ቢያገኙ ደስ ይለናል፣ ሀሳባቸውን ቢያሳትፉ። ለአድማጩ ለመላው አድማጭ ያው ነው የሚሰማቸው። እኛ እንግዲህ እዛ ድረስ ስንሄድ እነሱ ደግሞ ቢመጡ መልካም ነው እንላለን። በዚህ አጋጣሚ
1: ልክ ነው እንግዲህ ነገ ያው እናሰራጫለን። በተረፈ እንግዲህ ለባልደረባችን ጥላውን መልኬ፣ ለቴክኒክ ባለሙያችን ዛፈር ሳሌም እንዲሁም በፕሮግራማችን ለተሳተፉ ሁሉ ሀዘናቸውን ችለው እኛ ለናገሩን በጣም ነው የምናመሰግን። ቀላል አይደለም ሀሳብን መግለጽ በዚህ ሁኔታ ይከብዳልና።
0: አዎ ለገጣሚ ሳሚ ገላውም እናመሰግናለን።
1: ለገጣሚ ሳሚ ገላው እንዲሁ እናመሰግናለን። አድማጮቻችን ከእኛ ጋር ለነበራችሁ ቆይታን በጣም እናመሰግናለን። መልካም ሌሊት። ነገ ጠዋት 6 ሰዓት እንደገና እንገናኛለን።
0: መልካም ሌሊት።